0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። መልካም ሳምንት ይሁንልን። ያንን ነው የለተ ሁዴቷት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራያን ዘመን አቆጣጥር አዮም ዮም ሪሾን ካፍቴት በሲቫን ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጥር ጁን 14 2026 እንደ ኢትዮጵያ ዘመን አቆጣጥር ሰኔ 7 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት የስቱዲዮ ተረኛ ሻዮ ደኩና አይቸው ባየነን እንደተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ዜና ይነበባል። ከስቶሽ ላምባቢያን ምን ይዞ ቀሩ የሚሉትን እንመለከታለን። ወቅቱን በተመለከተ የፖለቲካ ትንታኔ እንዲሁም ከአድማጭ ጋር የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን ወደ ዜናው እንወስዳችኋለን። ዜናውን በባልደረባዬ ሻየው ደጉ።
3: አይቸው ባየ አመሰግናለሁ። በድጋሜ መልካም ሳምንት ይሁንልን። እንግዲህ እሁድ ላይ ሁደን ወደ ስራ ተመለስን፣ ቅዳሜ ሰንበት በሰላም አሳለፍነው። አርስተ ዜና፣ የእስራኤል ባቡር ድርጅት ባወጣው መግለጫ በሃይፋ ማርካዝ ሐሽሙና አካባቢ የባቡር ጉዞዎች በጊዜያዊነት መቋረጣቸውና ሌሊቱን የባቡር መርሃ ግብሮች ላይ ለውጦች መሆናቸውን አስታወቀ። አብዛኛው የእስራኤል ህዝብ የእርስ በርስ ጦርነት ግጭት ሊነሳ ይችላል በሚል ስጋት ላይ መሆኑን በአሁኑ ሰዓት ይፋ የሆነው የይሁዳውያን ህዝብ መመሪያ ተቋም ጂውሽ ፒፕል ፖሊሲ ኢንስቲትዩት ሪፖርቱ አመለከተም። ፕሬዚዳንት ትራምፕ ትናንት ማታ እንደተናገሩት ስምምነቱም ዛሬ ሊፈረም እንደሚችል አረጋገጡም። የእስራኤል የደህንነት ካቢኔ ምክር ቤትን በኢራንና በአሜሪካ መካከል ይፈረማል ተብሎ በሚጠበቀው ስምምነት ዙሪያ ለመወያየት ዛሬ ምሽት ይሰበሰባል። የፍርድ ቤት ውሳኔን ተከትሎ የፕሬዝዳንት ትራምፕ ስም በዋሽንግተን ከተማ ከሚገኘው የኬኔዲ የባህል ማዕከል ኬኔዲ ሴንተር ግድግዳዎች ላይ ተነስቷል የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የእስራኤል ባቡር ድርጅት ባወጣው መግለጫ በሃይፋ ማርካዝ ሐሽሙና አካባቢ የባቡር ጉዞዎች በጊዜያዊነት መቋረጣቸውና ሌሊቱን የባቡር መርሃ ግብሮች ላይ ለውጦች መደረጋቸውን አስታወቀም። ይህ የሆነውም ጥቂት የጭነት እቃዎች ከባቡር ፍራጎ ላይ በመውደቃቸው ምክንያት ነው። በአሁኑ ወቅትም የባቡር ጉዞዎችን ወደ መደበኛ ሁኔታ ለመመለስ የባለሙያዎቹ ቡድን እየሰራ ይገኛል። አብዛኛው የእስራኤል ህዝብ የእርስ በርስ ጦርነት ሊነሳ ይችላል በሚል ስጋት ላይ መሆኑን በአሁኑ ሰዓት ይፋ የሆነው የይሁዲ ህዝብ ፖሊሲ ተቋም ጂውሽ ፒፕል ፖሊሲ ኢንስቲትዩት ሪፖርት አመለክቷል። በሪፖርቱ መሰረት ከ55% የሚሆነው ህዝብ የአገሪቱን ውስጥ መከፋፈል የፖለቲካና ማህበራዊ መለያየት መከፋፈል እና ጭቅጭቅ እንደሚኖር ለሀገሪቱ ትልቁና አደገኛ ስጋት እንደሆነም ይገልጻል። በአንጻሩ ወደ 1/4 ከ125% ገደማ የሚሆነው ህዝብ ደግሞ የኢራን የኒውክሌር ቦምብ ዋነኛ አደገኛ ስጋት አድርጎ ይመለከተዋል። በተጨማሪም ወደ 60% ያህል እስራኤላውያን በሀገሪቱ ውስጥ እውነተኛ የአካል ብጥብጥና የደም መፋሰስ አደጋ ሊከሰት ይችላል የሚል እምነት እንዳላቸው ተናግረዋል። ዘገባው አክሎ እንደሚያሳየው ከሆነም አላማዊ የስከሆኑ እስራኤላውያን መካከል ግማሽ ያህል ደግሞ እስራኤል ለቀጣይ ትውልድ ትክክለኛና አስተማማኝ ቦታ አለመሆኗን እርግጠኞች ነን የሚል አመለካከት አለው። በትናንትናው ዕለት በኢየሩሳሌም መንግስትን እያጸደቀ ያለውን ህግ በመቃወምና የህዝብ ምርጫ የሚካሄድበትን ቀን እንዲቋረጥ በመጠየቅ በተደረገ ሰልፍ ላይ ሶስት ተቃዋሚዎች ተይዘዋል። ፖሊስ እንደገለጸው ሰልፈኞች ያለ ፍቃድ ሰልፍ በማድረጋቸው መንገዶችን በመዝጋታቸውና ፖሊስ ካስቀመጣቸው መመሪያዎች በአካባቢው ሰልፍ ለማድረግ ከተደረሱት ስምምነት ውጪ የድምፅ ማጉያ መሳሪያም በመጠቀማቸው በህግ አስከባሪዎች እርምጃ ተወስዶባቸዋል። ፖሊስ አክሎም ህግ ተላላፊዎቹ ሰንበት ሻባት ከመውጣቱ በፊት በመኖሪያ ቤቶች አቅራቢያ ከፍተኛ ድምፅ ያላቸው የድምፅ ማጉያ መሳሪያዎችን በመጠቀም የአካባቢው ነዋሪዎችን የዕለት ተዕለት ህይወት ኑሯቸውን ረብሸዋል፣ አስተጓጉለዋል ተብለዋል። በዚህ ምክንያት መሳሪያዎቹ በቁጥጥር ስር ውለዋል። ይህን ዘገባ ዘገበችው ቬሬድ ፐልማን ናት። የእስራኤል የደህንነት ካቢኔ ምክር ቤት በኢራንና በአሜሪካ መካከል ይፈረማል ተብሎ በሚጠበቀው ስምምነት ዙሪያ ለመወያየት ዛሬ ምሽት ስብሰባ ያካሄዳል። ፕሬዚዳንት ትራምፕ ትናንት ማታ እንደተናገሩት ስምምነቱ ዛሬ ሊፈረም እንደሚችል አረጋግጠዋል። ወዲያውኑም የሆርሙዝ የመርከቦች መተላለፊያ ወሽመጥ ክፍት እንደሚሆን ማክለዋል። ሂደቱ በፍጥነትና በቀላል ይጠናቀቃል የሚል ተስፋ እንዳላቸው የገለጹት ትራምፕ ይህ ካልሆነ ግን አሜሪካ ፍጹም የመጨረሻ አማራጭ እንዳላትና ይህም አማራጭ ዳግመኛ ጥቅም ላይ እንደማይውል ተስፋ እንደሚያደርጉ ነው። የመጨረሻ አሜሪካ የመጨረሻ ውሳኔያቸው ጦርነት ነው ማለት ነው። በአሜሪካና በኢራን መካከል እየተቀረጸ ባለ ስምምነት ማዕቀፍ ውስጥ የእስራኤል መንግስት የፖለቲካ አመራር በደቡብ ሊባኖስ የሚገኘውን የምድር ጦር ላይ መከላከያ ሰራዊት የምድር ጦር ሰራዊትን እንዲያቆም ሊያዝ በሚቻልበት ሁኔታ ላይ የእስራኤል መከላከያ ሰራዊት እየተዘጋጀ መሆኑን ዘጋቢያችን ይታይ ብሎምንታል ዘግቧል። እስራኤል በአሜሪካና በኢራን መካከል የሚደረገውን ስምምነት እንዳያደናቅፍ በሚል በሊባኖስ ግዛት መሬት ውስጥ የሚያደርገው ጥቃት ለመቀነስ የተዘጋጀ ነው። የእስራኤል የደህንነት ባለስልጣናት ለካናዳሾች ዜና አውታር እንደገለጹት ከሆነ ሰራዊቱ ከኢራን ጋር በሚደረገው ስምምነት ማዕቀፍ ከደህንነት ቀጠና እንደማይወጣና ጉዳዩ ከአንድ ሳምንት ተኩል በኋላ በአሜሪካ ውስጥ ከሊባኖስ ወገን ጋር የሚደረገው ቀጥተኛ ድርድር ንግግር ላይ ውይይት እንደሚደረግበት ማስታውቋል። ዛሬ ሌሊቱን በኢራን ውስጥ እየተቀረጸ ያለውን ስምምነትና ስምምነት እየመሩ ያሉትን የሀገሪቱን የውጭ ጉዳይ ሚኒስትር አርጋቺን እንዲሁም የፓርላማውን አፈ ጉባኤ የሚቃወም የመንግስት ደጋፊዎች ሰልፎች ተካሂደዋል። ተቃዋሚዎቹ በባለስልጣናት ከስልጣናቸው እንዲለቁ ጠይቀዋል። የመካከለኛው ምስራቅ ጉዳዮች ዘጋቢ ኦመር ሻሃር እንደገለጸው በማሽሃድ ከተማ በሚገኘው የውጭ ጉዳይ ሚኒስቴር ህንጻ ፊት ለፊት በተካሄደ የሴቶችና የተቃውሞ ሰልፍ ላይ ክብር ለሌለው የውጭ ሀገር ወኪል ለሀገራች የውጭ ጉዳይ ሚኒስትሩ ሞት ይገባዋል የሚል መፈክሮች ተሰምተዋል። የፍርድ ቤት ውሳኔ ተከትሎ የፕሬዚዳንት ትራምፕ ስም በዋሽንግተን ከተማ ከሚገኘው የኬኔዲ የባህል ማዕከል ኬኔዲ ሴንተር ግድግዳዎች ላይ ተነስቷል። ፍርድ ቤት የኬኔዲ ማዕከል ስም ወደ ትራምፕ ኬኔዲ ማዕከል እንዲቀየር የተደረገው ከህግ ውጭ ነው በማለት ወስኗል። የህንፃው ሰራተኞች የመጨረሻ ይግባኝ ጥያቄ ውድቅ መደረጉን ተከትሎ ዛሬ ማለዳ ላይ የትራምፕ ስም ከማዕከሉ ህንፃ ላይ አንስተዋል። ትራምፕ በዋሽንግተን ከተማ በሚገኘው በርካታ ህንፃዎች ላይ ስሙ እንዲቀረጽ የተደረገ ሲሆን በአንዳንድ የፌዴራል መንግስት መስሪያ ቤቶች ውጫዊ ግድግዳዎች ላይም የእሱ ግዙፍ ምስሎች ተሰቅለው ነበረ። በትራምፕ ዘመን የኬኔዲ ማዕከል የቦርድ አባላት በመበተን ራሱን የማዕከሉ መሪ አድርጎ ሰይሞ የነበረ ሲሆን የማዕከሉ የባህል ፕሮግራሞችን በጣም ሊበራል ነጻ ናቸው በሚል እንዲቀየሩ አድርጎ ነበረ። ይህንን በመቃወም በርካታ ከዋክብት ከባህል ማዕከል ጋር የሚሰሩ ባለሙያዎችም ስራቸውን ጥለው ወጥተዋል። ዘጋቢያችን ናታን ጉትማን እንደጠቆመው በቅርብ በትራምፕ የተሾሙ የኬኔዲ ማዕከል ኃላፊዎች ህንፃው ለከፍተኛ እደሳት እንደሚዘጋ በመግለጻቸው በሚቀጥሉት ጥቂት ዓመታት ውስጥ ምንም አይነት የባህል ዝግጅት በማዕከል ውስጥ አይካሄድም ተብሏል። ስፖርት የያዝነው 2026 ዓመተ ምህረት የዓለም ዋንጫ በቦስተን በአሁኑ ሰዓት በሃይቲ እና በስኮትላንድ መካከል ጨዋታ ወደ መጨረሻ ላይ እንደደርሰዋል እየተጫወቱ ናቸው። በመጀመሪያ አጋማሽ መጠቃለያ ላይ ውጤቱ ስኮትላንድ 1-0 እየመራ ነው። በኒውዮርክ ትናንት ምሽት የብራዚል እና የሞሮኮ ብሔራዊ ቡድኖች ባደረጉት ጨዋታ 1-1 በሆነ አቻባቻ ውጤት አጠናቀዋል። በሳን ፍራንሲስኮ ደግሞ እኩለ ሌሊት ላይ በስዊዘርላንድ እና በኳታር ብሔራዊ ቡድኖች መካከል የተደረገው ጨዋታ በተመሳሳይ 1-1 በሆነ አቻ ውጤት ተጠናቋል። የዓለም ዋንጫ የእግር ኳስ ጨዋታዎች በካን 11 ቴሌቪዥን ጣቢያ፣ በካን ቦክስ እንዲሁም እንዲሁም በረሸት ቤት ሬዲዮ በቀጥታ እየተሰራጨ ነው። በመጨረሻም የአየር ጸባይ ትንበያ፣ ዛሬም ከሰነበተው ተመሳሳይ ይሆንና ብዙም አይቅ ለውጥ የለውም። ይሁንና በሰሜኑ ክፍለ ሀገር በአንዳንድ አካባቢዎች እንዲያው በጥቂቱ ያካፋል ይላሉ የአየር ጸባይ ተመራማሪዎች። ነገ ሰኞ ተመሳሳይ ይሆንና ወደ ማክሰኞ አካባቢ ሙቀቱ ይጨምራል ይላሉ የአየር ጸባይ ተመራማሪዎችም። ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና ሃይፋ አካባቢ 27 ዲግሪ ሴንቲግሬድ፣ ተላዊና አካባቢ 28 ቤርሼባ ከተማና አካባቢዋ 30 በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል። የሰዓቱ ዜና የስከዚሁ ነው። አይቸው ባይ
4: ሸያው ነምሰግናለን ስለዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋስጦሽ ላምባቢያን ምን ይዞ ቀረው ሚሉትን እንመለከታለን። እንደተለመደው እዚህ ፊት ለፊት ላይ አራቱም ጋዜጦች ይገኛሉ። የዲዮት አሮኖት ማሪብ እስራኤላዊውና ሐሬት ናቸው። ሁሉም በተመሳሳይ መልኩ ከማለት ደረጃ በመጀመሪያ ስፋናቸው በኢራንና በአሜሪካ መካከል የሚደረጉን ስምምነት በማስመልከት በሰፊው ጠቅሰውታል። ግማሾቹም ከፊሎቹ ይህን ሲያመግሱ ከፊሎቹ ደግሞ የየራሳቸውን አስተያየት በመስጠት ቅሬታ የተሰማበት አስተያየት ምስቶታል። እና ወደ ተራ በተራ ጊዜው እንደበቀን ያለ እንመለከተዋለን። በየዲዮት አሮኖት ስንጀምር ትራምፕ እንዳሉት ዛሬ የውል ስምምነት እናደርጋለን እንፈረርማለን፣ የሆርሙዝ መተላለፊያ ባህር ውሽመጥ ይከፈታል፣ ኡራኒየም የኒውክሌር ቦምብ ለማምረት የሚረዳት 440 ኪሎ ግራም ኡራኒየም ይወድማል ይላሉ። በተወደታች ስንመች ደግሞ የከፋ በጣም የከፋ ስምምነት በማለት ይጠቅሰዋል። ይህም እንግዲህ በሁለት ዙር ጦርነት ከተደረገ በኋላ ኢራንና አሜሪካ ስምምነት ላይ ደርሳሉ። ይሄም ንድፈ ስምምነት የመጨረሻ ሳይሆን ንድፈ ስምምነት ነው። ይህ ደግሞ ኢራን በተለይ የተለያዩ ገቢ ምንጮች እንዲኖራት ይረዳል። በተለያዩ መንገዶች እንደገናም ራሷን ለማቋቋም በተለይ ደግሞ የኒውክሌር ቦምብን ፕሮጀክት በተመለከተ በዛም ዙሪያም እንዲሁም የረጅም ርቀት የሚሄዱ ፕላስቲክ ሚሳይሎችን እንደገና ለመገንባት ይረዳታል። የሆርሙዝ የተሰኘው መተላለፊያ ወደብ ምናልባት አንድ ገቢ ምንጭ ሊሆናት ይችል ይሆናል። ይሄንም ዓለምን በሙሉ እንደ መዥገት ተጣብቃ የምትመጠምጥበት ማለት ገንዘብ ለሚተላለፈው በዛ ለሚያልፉ ሆንኛውን መርከብ በሙሉ ገንዘብ ወይም የመተላለፊያ ግብር ታስከፍላለች ይችላል። ይህ ደግሞ በተለይ ከእስራኤል ጋር የፋርስ ባህረ ሰላጤ ሀገራት ወደ አብርሃም ስምምነት ለመምጣት ያርቃቸዋል። እንደምሳሌ ሳውዲ አረቢያ እና ካታርን በማስመስ በተመለከተ ግን በአንድ በኩል ደግሞ እዚህ ለወደ እስራኤል ደግሞ አንድ ጥሩ ነገር ሊመጣ ይችል ይሆናል። ያም የኢራን ተቀናቃኞች መንግስትን የሚቀናቀኑት ምናልባት ወደ አደባባይ በመውጣት እነሱ ድምጻቸውን የሚያሰሙበትን እድል ሊኖር ይችላል በማለት በሰፊው ተመዘገበ ሁኔታ አለ። አንድ በመከላከያ ሰራዊት በእስራኤል መከላከያ ሰራዊት በከፍተኛ ማዕረግ ወይም ስልጣን ያሉ ሲናገሩ በአንድ ታንክ ውስጥ በምንም ተአምር ወንድ ወታደርና ሴት ወታደር አይኖሩም ሲሉ ራሳቸው እንግዲህ ተናገሩ። በዚህ ዙሪያም በከፍተኛ ደረጃ መነጋገሪያ ሆኖ የነበር ነው። ታኒን የሚስለው እንግዲህ ይህ ቀበሮ የሚመስል በየሰፈራችን ቅርታ በየሰፈራችን አንዳንዴ ማታ ላይ ልክ ቀበሮ ዝርያ ያለው ሲዞር እናየዋለን። ምግብ ሲፈልግ በ11 ሰዎች ላይ በመንደፍ ችግር እንደፈጠረ ወይም ነክሷቸዋል። 11 ሰዎች ላይ ቀላልና ተመጣጣኝ የሆነ ቁስል አድርሷል። በተለይ በኪኔሬት ባህር ዳርቻ አካባቢ ሲዝናኑ በነበሩ እስራኤላውያን ላይ ነው። ዓለም አቀፍ የእግር ኳስ ጨዋታም አንዳንድ ነገሮች ማስመዝገቡ እንደቀጠለ ነው በማለትም የተጻፈ ጽሑፍ አለ። በማከታተልም ለአሜሪካ ምንድን ማለት እንችላለን ይላሉ እንግዲህ ቤንድሮር የተሰኙት በዚህ ጋዜጣ ላይ የዘውትር አስተያየት የሚጽፉትኝ ጋሪን በተለይ የስኬም ስምምነትን በተመለከተ የሚናገሩት እዚህ ጋር እጅግ በጣም የሚያሳዝን ሁኔታ በማለት ይችላል። አሜሪካ እስራኤልን ሸጠች ብለው የጻፉት ጽሑፍ አለ። አንዳንዶችም ይህን መጥፎ ስምምነት በማለት ሁኔታ አለ። እንግዲህ ዛሬ 14 አንቀጽ የያዘ የመጀመሪያ ስምምነት ማለት ነው። በትክክል ወደ ዋናው ስምምነት የሚሄዱበት አይደለም፣ ነገር ግን የመጀመሪያው ዙር ነው። አንደኛ ምን ይላል? አሁን በአስቸኳይ የተኩስ አቁም ስምምነት ሊባኖስንም ጨምሮ የተኩስ አቁም ስምምነት ይደረጋል ይላል። ሁለተኛ አሜሪካ በምንም ተአምር በኢራን የውስጥ ጉዳይ ውስጥ እንዳትገባ ጫና እንዳትፈጥር። ያ ማለት እንግዲህ
መንግስት በመቃወም ባለፈው ሰላማዊ ሰልፍ ወጣው ነበር ሁላችንም እናስተውሳለን ፕሬዝዳንት ትራምፕም መጣውላችሁ አይዟችሁ ያሉ ሲያበረታቱ እንደነበር የሚታወስ ነው አሁንም በእንደዚህ አይነት ጉዳይ በውስጥ ችግር ወይም በውስጥ ስራ በኢራን ውስጥ አሜሪካ እንዳትገባ እጇን እንዳትሰድ የሚል ነው ሶስተኛ በአንድና ለመጨረሻ ጊዜ እስከ 30 ቀን ድረስ አሜሪካ በኢራን ላይ የባህር ወደቦች አካባቢ የጣለችውን ማዕቀብ በ30 ቀን ውስጥ ሙሉ በሙሉ እንደምትለቅ በአራተኛ በአካባቢዋ ያሉ የአሜሪካ ጦር ኢራን አካባቢ ያሉ የአሜሪካ ጦር ለቀው እንዲሄዱ አምስተኛ እንደ አዲስ የሁርሙዝ ባህር ወሽመጥ በ30 ቀን ውስጥ እንደ አዲስ እንዲከፈት ከዛም የኢራን ባለችው መንገድ እንደ አዲስ ኢራን በምትፈልገው መንገድ ያን ማስተዳደር ስድስተኛ ሳንክቲዮት ማለት በተጣለበት ማዕቀብ እንዲነሳላትና ነዳጅና የተለያዩ ከኢራን የሚወጡ ሸቀጣ ሸቀጦችን ሙሉ በሙሉ ኢራን መሸጥ እንደምትችል ለዛም አንድ ትልቅ የገንዘብ ምንጭ እንዲሆናት ሰባተኛ አሜሪካ በሙሉ በሙሉ ኢራንን መልሶ ለመገንባት የ300 ሚሊያርድ ዶላር ወጪ በማድረግ አሜሪካ ኢራንን መልሳ ለመገንባት እንግዲህ ባለፈው ኢራን ስትል እንደነበረች ካሳ ይከፈለኝ ይገባል ስትል ነበረች በጃዙር ዞሮ ዞሮ ይሄው በዚህ ስምምነት ውስጥ የተጻፈ ነው። ስምንተኛ በ60 ቀን ውስጥ የተኩስ አቁም ስምምነት ውስጥ ለአንድና ለመጨረሻ ጊዜ የኒውክሌር ቦምብን በማስመልከት እንደሚወያዩና ከዛም በኢራን ላይ የተጫነው ማዕቀብ በሙሉ እንዲነሳ። ዘጠነኛ እንደ አዲስ ጀምሮ ኢራን በምታደርገው ነሸክ ካሪን ወይም ኒውክሌር ቦምብ በጅምላ ጭራሹ ዙሪያ እንደ አዲስ ስምምነት የምትደርስበት አጋጣሚ እንዲፈጠር። አስረኛ አሜሪካ በምንም ተአምር በአካባቢዋ ያሉትን ወታደሮች ታርቃለች ያሉትን ብዛታቸውንም ትቀንሳለች የተጣሉት ማዕቀቦች በሙሉ ይነሳሉ። 11ኛ 24 ሚሊያርድ ዶላር በአሜሪካ ማዕቀብ የተጣለባት የኢራን እንዲመለስላት እንድትሰጣት ያ ሁሉ እንግዲህ የሚሆን በተለይ ደግሞ ቁጭ ብለን ድርድሩ ትክክለኛ ድርድር ከመጀመሩ በፊት ይላል። 12ኛ ይሄን ሁሉ የተስማማንበት የተነጋገርንበት ምን የተፈራረምንበትን ጉዳይ ቁጭ ብሎ የሚመረምር ኮሚቴ ማቋቋም

አለ የኢራን መንግስቱን የሚቀናቀኑት ቡድኖች እጅግ በጣም እንደተከፉና በተለይ በአሜሪካ ላይ እንደተቀየሙ ምንድነው ትራምፕ ሸጡን የማለት ስሜት እንዳላቸውና ለእስራኤል ደግሞ እስራኤልን እንዳወደሷት እስራኤል እንድትረዳን የሚል ጽሑፍ ያለበት ሰፊው ተጽፏል። ግን አሁን ከሚደረገው የሰላም ድርድር ከሚባለው ውስጥ በእነሱ ጉዳይ በተለይ መንግስት ይቀየራል ተብሎ ሲጠበቅ ይሄ ሆኗልና በዚህ ዙሪያ በጣም እንደተከፉና ለእስራኤል እስራኤልን እንዳመሰገኑ የሚታይ ነው። ታኒን ያልኳችሁ ቅድም ይሄ የታኒም የቀበሮ ዝርያ ያለው ያው እኛ ታን ይሉታል እዚህም በተለያዩ በየመንደራችን በየሰፍራችን በተለይ ትንሽ መሸት ካለ ይወጣሉ። ውሻም ይመስላል ቀበሮም ይመስላል። እንደዚህ ደግሞ እጅግ በጣም አደገኛ እንደሆኑና በትናንትና ሁለት ወደ 11 የሚሆኑ ግለሰቦች በኪኔሬት የባህር ዳርቻ በመዝናናት ላይ የነበሩትን እንደነደፋቸው እንደነከሳቸው የሚያሳይ ነውና እነኚህ ነገሮች ችግር እያመጡ ነው ይላሉ። ይህም አያይዞ እንደገና የካዛ ወደ እስራኤል የሚገቡ የውሾች በሽታ የተለከፉ ውሾች እነዚህም እጅግ በጣም አደገኛና የውሻ በሽታ እያልን የምንጠራው ነበር ለሱም የተጋለጡ ነውና ጥንቃቄ ያስፈልጋል። በአጋጣሚ ሆኖ ውሻ ቢነክሳችሁ ወዲያውን ያይነክሳችሁ ቦታ ላይ በውሃና በሳሙና በደንብ መታጠብ ወዲያውን ወደ ሕክምና በመሄድ ሕክምና መቀበል አለባችሁ የሚል ጽሑፍም አለ። ሞንዲያልን በተመለከተ የአሜሪካ ብሔራዊ ቡድን ያሳየው ጨዋታ በዛ ጨዋታ ላይ የነበሩት ትላልቅ እውቅና ያላቸው ባለስልጣናት እንዲሁም የቀድሞ የእግር ኳስ ተጫዋቾችና የፊልም አክተሮች የተሳተፉበትና አሜሪካ 4-1 በሆነ ውጤት ፓራጓይን ያቸነፈችበት ሁኔታ ይታያል። ወደ ማዕሪብ በምንሄድበት ሰዓት ስምምነት ከሐሳብ ጋር ወይም ከጭንቀት ጋር ይላል። ትራምፕ በዛሬው ዕለትም የ80 ዓመታቸውን ልደትም ያከብራሉ። በማከታተል የሚደረገው ጉዞ ወደ ስምምነቱ ለእስራኤል ጠቃሚ ነው ጠቃሚ አይደለም ይላሉ። ለኢራን ስንመለከት ዩሊ 4 ቀን በ4 ቀን 7ኛ ወር ላይ የሐማናይ የተገደሉት የኢራን አያቶሊ መሪ የእሳቸው የቀብር ስነ ስርዓት ይፈጸማል ብሏል። እንግዲህ በዛ ሰዓት ምን እንደሚፈጠር ከወዲሁ መተንበይ ይቻላል። ትራምፕ የኡራኒየም ማውጣት ሁኔታ ወደ ጎን ያስቀመጡት መስሎ ይታያል በማለት ይጽፋል። ከዛም ወደ G7 የሚለውን የአደጉ ሀገራት የበልጹ ሀገራት ስብሰባ እዛ ሲናገሩ ትራምፕ ማጊያ ለጻርፋት ትራምፕ ፈረንሳይ ይሄዳል ይሄም የ80 ዓመታቸውን ልደታቸውን እንደ ስጦታ ለጻርፋት የሚል ጽሑፍም እዚህ ላይም ታይቷል። የሶማሌላንድ ፕሬዚዳንት በዛሬው ዕለት እስራኤል ይመጣሉ። ኢየሩሳሌም ውስጥም አዲስ ኤምባሲያቸውን በይፋ ይከፍታሉ። እንኳን ደህና መጡ እንላለን። ሁንጋሪያ ውስጥ አንድ የእስራኤል አርኪያ ወታደር በዛው በሚያልፍበት ሰዓት ከአየር መንገድ መቆጣጠሪያ ጋር ግንኙነት ተቋርጦ ስለነበር በዚህ ምክንያትም ተዋጊ ሚግ ተዋጊ አውሮፕላኖች ሂደው እንዳጀቡት ይነገራል። እዚህ ጋር በጽሑፍ ተጽፏል። የአውሮፓ ህብረት የውጭ ጉዳይ ሚኒስቴር ጸረ እስራኤል ጸረ አንቲሴሚ የሆነ ንግግር እያሰሙ ነው በመባል ይሄም የታወቀ ነው። ወደ ያዲዮት ከሞላ ጎደልኝ ሲመስል እስራኤል ሀዮም በምንመጣበት ሰዓት በእስራኤል አሁንም እስኬም ቅርብ የሆነው አለ። በእስራኤል ግን እጅግ በጣም አሳሳቢ የሆነ ጉዳይ ነው በማለት የተጻፈ ጽሑፍ አለ። በመጨረሻው ላይ ዞሮ ዞሮ እኛው ራስ በራሳችን ጥረት የአያቶላን መንግስት እንገረስሳለን በማለት የኢራን መንግስትን የሚቃወሙ በሰፊው የተናገሩበት ሁኔታ አለ። እጅግ በጣም በሚያሳዝን ሁኔታ የኑሮ ውድነት አለ፣ የነጻነት የለንም፣ የምንሰጠው የምናገኘውን ደሞዝም ከወር እስከ ወር የሚያደርሰን አይደለም በማለት እጅግ በጣም

ዛሬ ይፈረማል ተብሎ በሚጠበቀው ስምምነት መካከለ እጅግ በጣም እንዳዘኑ በሰፊው ተጽፏል። ትራምፕ ሸጠን ወይም ትራምፕ በፋርስ ባህረ ሰላጤ ሀገራት በሚያደርሱባቸው ጫና እጃቸውን ሰጡ ይላል። እዚህ ላይ እጃቸውን ሰጡ የፋርስ ባህረ ሰላጤን ጉዳይ በተለይ ከሳውዲ አረቢያ ልዑል አርጋውላሽ ቤን ስሌማን ጋር የተነሱት ፎቶግራፍ አለ። በጂ 7 በተሰኙት የሀብታም የበለጸጉ ሀገራት ስብሰባ ላይ እነሱም በተለይ ሳውዲ አረቢያ ወደ ዓለም ንግድ ውስጥ እንድትመለስ ከፍተኛ ጥረት እያደረጉ ነው ይላል። የሚቀጥለው ጦርነት ኢራን ጋር ቢደረግ አሁን ከነበረው ውጪ በጣም በሚገርም ሁኔታ እንሰራለን ሲሉ የእስራኤል የአየር ኃይል አዛዥ ሳይሆኑ የአውሮፕላኖች ወይም የሚንቀሳቀስ ስትራቴጂ ተመራማሪ ወይም አዋቂ የዚህ ሐላፊ ሆኑተኝ በሚገርም ሁኔታ ተዘጋጅተናል አስቀድመን ዝልምምዳችንም ሁሉን ነገር አካተናል ይላሉ። ስለዚህ በሚቀጥለው ጦርነት ሌላ መልክ ያዘ ጦርነት ይሆናል እስካሁን ደስ እንደነበረው አይሆንም። በተለይ በአየር የበላይነታችን ከምንጊዜውም የበለጠ የተሻሻለና በተለይ በአሁን በአንድ ዓመት ጦርነት ውስጥ የወሰነው እጅግ በጣም ትልቅ ልምድ አለ ከዛ አንጻር ለየት ያለ ይሆናል በማለት የጻፉት ሁኔታ አለ። ትራምፕ 80 ዓመታቸውን ያከብራሉ። በዚህም በሚያከብሩበት ሰዓትም በተለይ ደግሞ በነጩ ቤት መንግስት ውስጥ ወደ 4000 ህዝብ በሚተጠርቶ በተገባበዘበት ውስጥ ሁለት እውቅና ያላቸው ቦክሰኞች ትራምፕ ቁጭ ብለው ያዩ እነሱ ይደባደባሉ ማለት ነው። ቦክስ ውድድር ያደርጋሉ። የሚገርም ነው። በተለይ በዩዳና ሰማራ አካባቢ የሚደረጉ ሆን ተብለው የሳት ቃጠሎ የሚደርሰው እጅግ በጣም የሚያሳዝን ነው። እጅግ በጣም ሀገሪቱን ያቆረቆዘ ነው። በተለይ ደግሞ በይሁዳና ሰማርያ አካባቢ ወደ እስራኤል ለመጠቅለል የሚደረገው ሁኔታ በዛ አካባቢ አዳዲስ ሰፈርተኞችን ለማስቀመጥ አዳዲስ ቤቶች ለመገንባት የሚደረገውን ጥረት ያደናቅፋል ይላል። እንግዲህ ሆን ተብለው የሚያደርጉት ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባልደረቦቻቸው የፓርላማ አባል ባልደረቦቻቸው በተለይ የሊኩድ አባላት የሆኑት እየራቋቸው ነው። ጠቅላይ ሚኒስትሩም ከስልጣናቸው በኋላ ያለውን ጊዜው የሚለውን አያስቡም። እሳቸው የሚያስቡት አሁንም ለሚቀጥለው ጠቅላይ ሚኒስትር እሳቸው እንደሚሆኑ ነው። ነገር ግን ማለት በትልቅ ጥያቄ ምልክት ያስቀመጠው ሁኔታ አለ። ባለፈው ሳምንት የጸደቀው በተለይ ኦሪት ትምህርት በማስመልከት ልክ እንደ ወታደር ቤት እንዳገለገሉ ሁኔታይ ወይም በመንግስት ደረጃ ጸድቆ በህግ ይጽደቅ የተሰኘው ያ ማለት እንግዲህ በተለይ በጽዮኑ ታዳቲት በተሰኘው ፓርቲ ውስጥ እጅግ በጣም መነጋገሪያ ሆኗል። ክቡራትና ክቡራን አድማጮቻችን ከሞላ ጎደል እንግዲህ ወደ ሀሬጽን ስንመለከትም ተመሳሳይ ጽሑፍ ነው ያለውና አዲስ ነገር የጻፈው ነገር የለም። እንግዲህ እስካሁን ድረስ ጋዜጦች ለአንባቢያን ምን ይዘው ቀረቡምላቸው ከሞላ ጎደል የስካሁኑ ነበር።

0: ኢሳያው እንደምናደርክ በድጋሚ
1: እግዚአብሔር ተመስገን ይሁን ተመስገን ተመስገን ብለን እንግዲህ ጥሩ ቀን ይሁን
0: ለለን አውላችን እንብለናል ባስቲ ትንሽ ንወያይ በማለት ነው በተለይ አሁን የዚህ የስምምነቱ ጉዳይ እጅግ በጣም በሚገርም ሁኔታ ስምምነት ደርሰናል አሉ ዛሬ እንግዲህ ወደ 14 ስምምነት አልቀድም እኔ በገስቶች አምድ ጥቅሽዋለሁና እንዴ ለዚህ ነው ወደ ጦርነት ይወጣ ነው
1: በእውነትም በዚህ ስምምነት ዛሬ ትናንት ማምሻውን ፕሬዝዳንት ትራምፕ በይፋ ተናግሯል በዛሬው ዕለት ከኢራን ጋር የስምምነት እንፈርማለን ብለዋል ቀድም በጋዜጦች አምድ ስትተነትን ያሉትን ወደ 14 የሚሆኑ አንቀጽን ያካተቱ ናቸው ስመለከተውን የጠለቅ ብዬ ባልመለከተውን በእውነት እንዲያው ጨዋታ አይነት ነው የሚመስለው ምን አይነት በዚህ ለአሜሪካ አያሏና አሜሪካ በኢራን ለኢራን እጇን የሰጠች የተሸነፈች ይመስለኛል በዚህ ለበዚህ ዙሪያ የእስራኤል መንግስት የካቢኔ የደህንነት ምክር ቤትም ይህን ሁኔታ እንዴት ይመለከተዋል በሚለው በእርግጥ ዛሬ ማምሻውን ስብሰባ ያደርጋሉ ተብሎ ነው የሚጠበቀውና ይህንን ይህ ስምምነት በሊባኖስን ማካተት አለበት በሚል ጠንካራ አቋም ያዘችው ኢራን ነች። ይህን በተመለከተስ እንዴት ነው የእስራኤል መከላከያ ሰራዊት በደቡብ ሊባኖስን አካባቢ ይቆጣጠራል የደህንነት ለመጠበቅ ቀጠና ሁሉ አስመሯል መከላከያ ሰራዊትም እስካሁንም ቢሆን ከሂዝቦላ ሽብር ፈጣሪ ወደ እስራኤል ወደ ሰሜናዊ ግዛት መተኮሱ እንደቀጠለ በሚገኝበት ጊዜ የዝሮዝሮ የእስራኤል መከላከያ ሰራዊት ምድር ጦር ሰራዊት በምንም ታምር የተቆጣጠራቸውን ደቡብ ሊባኖስን ለቆ አንወጣም እያሉ ነው የከፍተኛ መኮንኖች። እንዲያው በአንተስ እንዲያው ስታየው የኒኩለር ከባድ ጦር መሳሪያ ለእስራኤል አሳሳቢ የሆነውን ከባድ ጦር መሳሪያ እጣ ፋንታ እንደገናም ብዙም አከራካሪ የሆነው የሆርሙዝ ባህር መርከብ ነዳጅ ዘይት የጫኑ መርከቦች መተራረፊያን መቼ ይከፈት እንግዲህ ወራት እንደተዘጋ ስለሆነ ኢራን ዘግታለች። ይህን በተመለከተ ደግሞ
0: እዚህ ላይ በጣም የሚገርም በሁኔታ ይሄ ስምምነት ካሁን በፊት ሲነገር የነበረው ስምምነት ሌላ ሲወራ የነበረው ሌላ እስራኤል የምትፈልገው ነገር አለ። በአንድ በኩል የፕሬዚዳንት ዶናልድ ትራምፕ ይህን ያህል ጫና ይደርስባቸዋል ብሎ ያሰበ ሰውም አልነበረም። በተለይ ፋርስ ባህረ ሰላጤ ሀገራት ሀሳባቸውን እንዲቀይሩ ያደርጋሉ እየተባለ የሚነገረው ይህም እውን እየሆነ የመጣበት መስሎ ይታያል። የዚህ አይነት ስምምነት የርቀት ተምዘግዛግ ሚሳኤሎችን ጉዳይ ምንም ነገር ልባታይ ካልተደረሰ የኒውክሌር ቦምብን ለማምረት የሚጠቅማቸው ወይም የሚረዳቸው 440 ኡራኒየም ይያል ምንጠራው ንጥረ ነገር እሱንም በማስመልከት ገና አሁንም ያለው ተኩስ አቁም ስምምነት ነው። ምንም እንኳን አንዳንዴ ሁለቱ ቢጋጩም ከዛ ውጭ እንደገና የእስራኤል ዋናው ፍላጎት ምንድነው? እዚህ ላይ ተምዘግዛግ ሚሳኤሎችን እንዳይኖራት ወይም ያለማት ማዕቀብ ማድረግ የኒውክሌር ቦምብ በፍጹም ባለቤት እንዳትሆን የሚለው ነው። ይህዚ ላይ ግን ከአንደኛው የሚነገረው ኢራን ምን ትራምፕ ምን እንደሚሉት በፍጹም ኒውክሌር በኒውክሌር ቦምብ ባለቤት አትሆን የሚላሉ ኢራኖች ነው። በአንድ በኩል ደግሞ አይ እኛ ያዘጋጀው ነውን ከሀገራችን ያለውን እኛው ራሳችን ስንፈልግ ንዳለለቶ ምን ማለታቸው ነው? እንቀንሰዋለን ያለውን እንትና እንጂ በምንም ታምር ከኛ ወጥቶ አይሄድ ማለት ነው። ይህ ማለት ምንድን ነው? እንደውም አሁን ይህ ኒውክሌር 440 ኒውክሌር ሊያገለግላቸው ተብሎ የንጥረ ነገር ካለበት ቦታ እንደውም እነሱ እየደፈኑት ነው የሚባል ዜና ያደረሰናል። ማለት እንግዲህ ከትልቁ ዋሻው ስር ነው ያለው ያን ዋሻ መተላለፊያውንም ሆን ብለው እየሞሉት ነው ያን ምክንያቱም እንዳይገኝ ነው። በፈለጉበት ሰዓት ብቻ አውጥቶ እነሱ መጠቀም ይፈልጋሉ። ይሄን ምን አይነት እምነት ሊኖራቸው ይችላል? በዚህ ላይ በትራኔፊያ ሆርሙዝ ላይ ይከፈታል ቢባልም ኢራን ለምትፈልገው ሰው ለምትፈልገው ሀገር ወይም ለሷ ደጋፊ ለሆነ ሀገር ሊያልፍ ይችላል እንደፈለገው ግብር ላይ ከፍል ይችላል። ለሌሎች ለሚጦት ግን ግብር ያስከፍላል። እንዴት ነው እንደዚህ ብሎ የሚሆን ይችላል? ከሊባኖስ ጋር ያለው ተጨባጭ ሁኔታስ እንዴት ነው? እንዴት ነው እስራኤል ከዚህ ውስጥ ገብታ የሊባኖስ ጉዳይ በቃ እንደዚህ እንዳለ የተኩስ አቁም ስምምነት ከኢራን እና አሜሪካ ከተደረገ ሊባኖስንም ጨምራል የተባለ ምንድነው የኛ ወደፊቱ ራስን በራሳችን የመከላከል ሁኔታ ይቻላል አሉ። እንዴት?
1: በጥቅ ትልቅ ጥያቄ ነው። የሁኔታ ባዋናነት መካከለኛው ምስራቅ የረበሸው በሽብር ቅስቀሳ በብዛት የመራች ያለችው ኢራን ስለሆነች በእስራኤል ለማጥቃት በሚል በሰሜኑ በደቡቡ በምስራቁ አቅጣጫ የተለያዩ ሽብር ፈጣሪዎች ናቸው እስራኤልን ሲያጠቁ የቆዩትና የነሱስ ሁኔታ ለዚህ ሽብር ድጋፍ ማድረጓን ትቀጥላለች ወይ?
0: ትቀጥላለች።
1: ይሄ ለምን ከሆነ ሁሉም በዚህ በስምምነቱ በአንቀጽ አንድ ላይ እንዳስቀመጡት ለስምምነቱ ይፈርማሉ ተስማምተው በሚለው ሁኔታ በሁሉም አቅጣጫ ጦርነት መቆም አለበት። እንዲያውም በሊባኖስም አቅጣጫ ጨምሮ ያጠቃለለ መሆን አለበት የተኩስ አቁሙ የሚል ተብሏልና ይህንን በተመለከተ እስራኤል እንዴት ታየዋለች? ለዚህ ደግሞ በዋናነት ደግሞ እንዴት ነው በኃላፊነት ግዴታዋን ዋስትና የምትሰጠው ሀያሉ አሜሪካ እንደምትሆን ነው። እንዳውም ለኢራንን መልሶ ለማቋቋም ደግሞ እንደገና እስካሁን በተካሄዱ ጦርነቶች ብዙ ጥፋት እንደደረሰባት ይነገራል። ኢራን ለዚህ ደግሞ መልሶ ለማቋቋም
0: 300 ሚሊያርድ ዶላር የሚያወጣ ካሳ ነው ይባቹ ኢራንን መልሶ ለማቋቋም
1: የሚል ሐሳብ ቀርቧል። ለዚህ ደግሞ ይሄንን የመልሶ ማቋቋም ከ300 ቢሊዮን ዶላር አሜሪካ ልሰጥ ነው ወይስ ካሁን ቀደም በኢራን ገንዘብ ላይ በውጭ ያስቀመጡ ያላችሁ ባንኮች ያሉ ገንዘብ ገንዘብ ላይ በቢሊዮን የሚገመት የኢራን ገንዘብ እንዳይንቀሳቀስ ተዘግቷል?
0: አሁን ሊሰጣት ነው። አሁን እሱን 24 ቢሊዮን ዶላር ሊሰጣት ነው እሱን የሚለቀቅላታል።
1: እንግዲህ የዝሮ ዝሮ ደስ የማይል ነገር ነው። እንዴት እናየዋለን? በመንግስት ላይ በእስራኤል መንግስት ላይ ወሳኝነት ያለው ዝሮ ዝሮ ከባድ ጀምላ ጨራሽ የኒውክለር ቦምብ ወደ እስራኤልን ለማጥፋት ከምድረ ገጽ ለማጥፋት ነው። እኔ ደግሞ እንደዚህ አይነት ጥያቄ ሲነሳ በምንገኝበት መካከለኛው ምስራቅ በእስራኤል ውስጥ እኮ እስላም አረቦች ሁሉ የሚኖሩባት አካባቢ ናት አይደል? ትንሹ እስራኤል ሀገር እስራኤልን ለማጥፋት ህዝበ ይሁዳያድን ለማጥፋት ተብሎ ወደዚህ የሚተኩሰው ከባድ ጦር መሳሪያ ደግሞ የአካባቢ ሀገሮችን እኮ ይገርማል። የሊባኖስን ህዝብ በሰሜኑ በኩል የሶሪያን ህዝብ በምስራቅ በኩል የዮርዳኖስን ህዝብ ሳይቀር ሊያጠፋ የሚችል ነው። ገብቷል እንዴ? እንዴት
0: ነው እነሱስ የሚመለከቱት ይሄን?
1: በጣም የሚያሳስብ ነው በእውነትም። ስኬድ ሁለገብ ዘጋቢያችን ጋዜጠኛ የመንገደኛው ጋዜጠኛ በርግጥ እነሱንም በዚህ ጉዳይ ላይ እንጠይቀዋለን ብለን እናስባለን። ለማንኛውም ከዚሁ ጋር በተያያዘ የዓለም ዋንጫ ሞንዲያል እየተካሄደ ነው የሚካሄደው የያዝ ነው 2026 ዓመተ ምህረት የዓለም ዋንጫ በቦስተን አሜሪካ ውስጥ ለሊቱን በሃይቲና ከቅርብ ሰዓታት በኋላ ነው ያበቃው ጨዋታ። በሃይቲና በስኮትላንድ መካከል ባደረጉት ጨዋታ ስኮትላንድ 1-0 ሃይቲን አሸንፏል።
0: ከዛ መንገደኛው ጋዜጠኛ መስመር ላይ አለ።
1: ስፖርትን ዘገባ ይጀነበረና ለሊቱን በተካሄደ ጨዋታ በኒውዮርክ ከተማ የብራዚልና የሞሮኮ ብሔራዊ ቡድኖች ተጫወቱና ገርም ነው 1-1 አቻባቻ ተለያይተዋል። እንግዲህ በቀጣይነት እስቲ መንገደኛው ጋዜጠኛ ምን ይላል?
0: ስፖርት እያየ ይሁን እንዴ እሱ?
1: እሺ ምን ይላል? እንዴት ነው?
2: ስፖርት እኮ የትም ሀገር ደን የምንዝናናበት ነው። ስፖርት ኳስ ጨዋታ ብቻ ሳይሆን በግርሞ እያደረጉ መሄዱ ስፖርት ነው።
1: እንዴታ! አዎ፣ የስፖርት እንቅስቃሴ የአካል ጥንካሬ። አንተም በእንቅስቃሴ ላይ መሰለ በአሁኑ ሰዓት?
2: አዎ፣ ትክክል ነው። በመጀመሪያ ደረጃ የተከበራችሁ ውድ ወንድሞቼ፣ አንጋፋው ጋዜጠኛ ወንድሜ ሻየው ደጉና እንዲሁም ሻለቃ ይቸው የደጀኑ የጦሩ መሪ ባለፈው ሳምንትም ወዲና ወዲህ ህዝቡን ሲናወጥ አረጋግተው ነበር። አሁን ደግሞ መድረክ ላይ አለ። ለህዝብ እስራኤል በሙሉ ጤና ይስጥልኝ፣ መልካም ሳምንት ላለሁ።
0: መልካም ሳምንት ይሁንልን ለሁላችን።
1: መልካም ሳምንት ይሁንልን ለሁላችን።
0: ኢራንና አሜሪካ ሊስማሙ ነው እንዴት አየኸው? መቼም ተምተናል ሽዱራችን። እኛ በጣም ነው የገረመን። እንዴት አየኸው አንተ?
2: የሚደንቅና የሚገርም አይደለም። በእኔ በኩል ሳይታለም የተፈታ ወይም ደግሞ ራሳቸው በተለይ አሜሪካ የራሳቸውን እድል ለማመቻቸትና ስማቸውን በዓለም የበለጠ ከፍ ለማድረግና ደግሞ በቢዝነስ በኩል የቢዝነስ ሰው ስለሆኑ ቢዝነሳቸው እንዳይጎዳ የሚያደርጉ ጎበዞች ናቸው። ግን በእስራኤል በኩል ምን ጊዜም ሊያስፈራት ሊያስደነግጣት አይቻልም። እንግዲህ በእኛው በእስራኤሉ ሃይማኖት አንዲት ሴት አድጋ ከጥሩ ቤተሰብ አድጋ እነ ድንግልናዋ ስትዳር ክብር አላት ይባላል። አንዲት ደግሞ እንደው ዝም ብላ ጋጠወጥ ሆነች ድንግልናዋን በውጭ የሰደደች አቦኒና ትባላለች። አሁን ኢራን እስከ ዛሬ የነበረው ሳይሆን በ12 ቀን በተደረገው ጦርነት ጀምራ ኢራን አቦኒና ናት ማለት ይቻላል። እስራኤል በፈለገችው ጊዜ ሂዳ ጥቅታ መመለስ ትችላለች። እስራኤል ደግሞ አሜሪካን እንዳትጠብቅ የራሷን አቋም ወይም ደግሞ የራሷን ስርዓት ህዝቧንና አገሯን ለመጠበቅ በማንኛውም ጊዜ መብት ስላላት አሜሪካን እስከዚህ ድረስ በአንዳንድ በአስቸኳይና ወይም ደግሞ ምንድን ነው ከበድ ባለ ሁኔታ ካልሆነ በስተቀር ሁልጊዜም አሜሪካ ጫንቃ ተንጠልጥላ ወይም ታዝላ መኖር የለባትም። ይህንም ደግሞ የበለጠ ሊያጠናክራት ይችላል። እና አሁን ደግሞ ኢራንና አሜሪካ የደረሱበት ስምምነት ምን ነው? በእውነት ከስምምነት ደርሶ በጥሩ ሁኔታ ከጦርነት ምንጊዜም ሰላም ይሻላል። ትላልቅ ቀንደኞችንና መሪዎችን ዓለም የፈራቸውን እስራኤል ያው ቀንድ ቀንዳቸውን መትታቸዋለች። አሁን ደግሞ ምንም እንደ ፍልፈልና እንደ ዘመሜት እንደ ምስጥ በየጊዜው ቢነሱ እነሱንም ደግሞ ጊዜና ወቅቱን እየጠበቀች ለእስራኤል አደገኛ ናቸው ከተባለ ታጠፋቸዋለች። አንድ ነገር ከሆነ በኋላ ምንድነው ጃሎባይ ምን ይላለይ? ከመቅደም ይሻላል የመቅደም ገላጋይ አጣም በኋላ ያለ ደም ይባላል። የሊባኖንም ቢሆን አሁን ሊባኖንም ጨምሮ የሰላም የኢራንና አሜሪካ ሰላም ካደረገች የሂዝቡላ በሊባኖን ያለውም ተኩስ እንዲቀር ይባላል። ፍጹም ሊሆን አይችልም። እስራኤል የራሷን አቋም አጠናክራ ከሄደች እስራኤልን የሚደፍራት የለም። ያለው የእኛ ችግሩ ሁለት ላይ ነው። እርስ በርሳችን መሪያችን ያለማወቅ፣ መሪያችን ያለማክበር፣ የሰው አገር መሪ የሚጠቅመን ይመስለንና ይሄ አሁን በተደረገው በኢራኑ ጦርነትም እንኳ ደጋግሞ የእኛ የመከላከያ ሰራዊትና መንግስታችን መደነቅ ሲገባው ለአሜሪካ ብዙ የሚያንጨበጭቡ የተቀናቃኝ ክፍሎች ነበሩ። አሁንም ደግሞ ራሳችን ከቤታችን ከተጠናከርን የውጩን ጠላት ለማሸነፍ ምንም የሚያግድን የለም እና አስደናቂ አይደለም ለማለት ፈልጌ ነው።
1: እኔ እኮ የገረመኝ በርቀት የዛሬውን የሚጠበቅለት ስምምነት ለዘላቂ ተኩስ አቁም ለመስማማት በቀረበው ሀሳብ በርቀት ነው። አንድ ለምሳሌ በዋናነት እያሸማገለች እያስታረቀች የነበረችው ፓኪስታን ነች እና አሁን እነዚህ የአሜሪካና የኢራን በአካል ሳይገናኙ በርቀት ሆነው በዲጂታል አማካኝነት ነው ይህንን የመግባቢያ ስምምነት ይፈራረማሉ ተብለው የተነጋገሩት። እንግዲህ በኢንተርኔት አማካኝነት ዛሬ በርቀትም ደግሞ የመፈራረም ሁኔታ አለበት። የመግዛት የመሸመት የተለያየ መለዋወጥ የሚያስችል እየታወቀ ነው ተብሏል። እና እንዲሁ አንተ ስታየው እንዲያውም በርቀት የሚፈራረሙት
0: ይህ መፈራረሚያ ወደ ድርድር የሚወስዳቸው ሀሳብ ነው። በዚህ ሀሳብ ተመርኩዘን እንሄዳለን ይላሉ።
1: ቅድመ ስምምነት
0: ቅድመ ስምምነት አዎ። እንደዛ ነው
2: እንግዲህ የውላችሁ ምን አለ አንዳንድ የጨዋታን በመሳሌ ጠጅን በብርሌ እንደሚሉት በርግጥ አሁን ባለነበት ሁኔታ ቴክኖሎጂ እየተስፋፋ እንኳን ሰላምን ያክል ነውና ዛሬ ማንኛውም ሸከታ ሸከት ለቤት አስፈላጊ የሆነውን ቁሳቁስ ሁሉ ያው በኢንተርኔት በተለያየ አማካኝነት ይገበያል ይሻሻታል ይሸማመታል ይጋዛል ግን ይሄ የማይሆን ነገር ነው ምንጊዜም ድርድሩም ይሄ እኮ አሁን በኢንተርኔትና በዲጂታል የሚደረገው ባለቤት የሌለው ውሻ ማለት ነው አሁን ባለቤት የሌለው ውሻ በዚያ ማንዱ ሲደበድበው በዚያ ማንዱ እና ትክክለኛ መረጃ የሌለው ወይንም ደግሞ ሳታይ ዝም ብለ በጆሮ የሚሆን ነው ዛሬ ደግሞ አይኤኤ ነው የሚባለው በዚህ ሁሉ አዎ ስለ እንትኑ አመሰግናለሁ እና በዚህ የተለያየ የሚያምታቱ ነገሮች አሉ እና ይሄ ምንድነው የምባይ ካብ የሆነ ወይም ደግሞ አሜሪካ አሁን በልክ የኮንግረሱና ወይም ደግሞ የሴናት አባላቶች ተጽኖ እንደሚያደርጉባቸው በእስራኤል እንደዚህ ብለ ተጎትተ ሂደ ለኛ ማስፈልገውን ጦርነት ብዙ ወታደሮቻችን በመቁሰልና በመሞት ደረጃ ማደረስ እንዲሁም ደግሞ በአገሪቱ የምንድነው ኢኮኖሚ ውድመት አደረስክ ብለው ፕሬዝዳንቱን እንትን ስለሚላቸው ረብ ለማድረግ በሌላው በኩል ደግሞ እንግዲህ ያረብ አገሮች እሳቸውን ይደግፉኛል ሲሉ የነበሩት በጦርነት ወዳጅ የተባሉት ሁሉ የቅርብ ወዳጅ ሳይሆን የቅርብ ጠላቶቹ ነው የተገኙ አንድም ከሳቸው ጎን የተሰለፈ የለ እና ይሄን ለማብረድ ካልሆነ በስተቀር አሜሪካም እስራኤልን ሙሉ በሙሉ ኪዳ ወይም ደግሞ አንድ ነገር ቢሆን እስራኤል ትጎዳ እጇን አጣጥፋ የማታይ መሆኑን የቃል ኪዳን አገር ናት ሌላው ደግሞ ብዙ የአሜሪካ ይሁዳውያን ከብዙዎች ናቸው በሴናትም ያሉ በተለያየ ባለስልጣን በሀብትም በካምፓኒያም ትልቅ ድርሻ ያላቸው የአሜሪካ ይሁዲዎች ናቸው እና ህዝባችን እስራኤል ሀገር ሲጨፈጨፍ እንትን ማትልናት ሌላው ደግሞ አንዱ አሁን በጣም አሳሳቢ የሆነው በተለይ ታን ቀበሮ ያላችሁ ተይትላማታም በቴሌቪዥን ስናይ ቆይተን ነው አሁን ይሄን የደን ልማትና የዱር አራዊት እንክብካቤ የሚሰጡት የተፈጥሮ ሀብት ናቸው እየተባሉ አዎ ጉዳት እንደማይደርስባቸው ጥንቃቄ ይደረጋል አሁንም ደግሞ ወደ ሰው ጉዳት ሲያደርሱ እነዚህን ይህ እነዚህ አላፊ የሆኑ ሰዎች የውሻ ከላባት ብላችሁታል ቅድም የውሻ ከላባት ቀበሮችንም ጅቦችንም ይዞ ሀገራችንም ብዙ አደጋ ሲያደርሱ እናውቃለን እና እነዚህን በትክክለኛ ተከታትሎ ወይ ማውደም አለበለዚያ ደግሞ ይዞ ወደ ህክምና ማስተላለፍ ያስፈልጋል እና ይሄ ነው መጠንቀቂያ ያለብን ልፈልጌ ነው
0: እሺ እግዚአብሔርስጥልን በጣም ነው እናመሰግናለን
2: እኔም በጣም አመሰግናለሁ እንግዲህ ጊዜ ቢኖር ደግሞ ልጆቻችን የረፍቱ ጊዜ እየደረሰ ስለሆን በውሃ ዳርቻ አሁንም ይሄ ትልቅ ምሳሌ ነው ይሄ ቀበሮ ወይም ደግሞ ታናፍን የምንለው በእነሱ በኩል ማደጋ እንዳይደርስ መጫወቻ መስሎን እንኳን ቀበሮዎች ነውና ውሾችንም በአሁን ደረጃ ያው መታየዋቸው ያገራችን በግና ፍየል መስለው እየተጎተቱ ነው እንትን የሚሉ አንዳንዶቹ ምናልባት ሊናከሱ ስለሚችሉ ልጆችንም ከውሻ ከድመት ማራቅ አስፈላጊ ነው ብዬ በዚህ ማሳሰቢያ ሰጣለሁ እና አመሰግናለሁ መልካም ሳምንት ስለጋበዛችሁኝ እጅግ ከመጣም በላይ አመሰግናለሁ
0: እግዚአብሔር በጣም ነው እናመሰግነው
1: መልካም ቀን ይሁንልን
0: ሻዮክ ድም የጀመርከው የስፖርት ዜና ነበር እጅግ በጣም በሚገርም ሁኔታ በተለይ የአሜሪካ የብሔራዊ ቡድን እጅግ አስደናቂ በሆነ 4-1 በሆነ ውጤት ነው ፓራጓይን ያሸነፉት በጣም የሚገርም ደግሞ የነሱ አሁን በጣም ብሔራዊ ተጫዋቻቸው የሆነው እናቱ እንግሊዛዊ ነች ያው ነፍሰ ጡር ያለች ወደ አሜሪካ ስራ ለመፈለግ ገባች ወደ እንግሊዝ ለመመለስ ስትሞክር ያኔ የ8 ወር ነፍሰ ጡር ስለነበረች ላያሳፍሯት አልፈለጉም ነበር አውሮፕላን ላይ እዛ አሜሪካ ተወለደ ማለት ነው እሱ ከተወለደ በኋላ ተመልሶ ወደ እንግሊዝ ሀገር ሄዱ ከእንግሊዝ ሀገር ዛምዚም ያለ እግር ኳስ እየተጫወተ ያለ መጨረሻ ላይ እንደ አሜሪካ የተወለደ ሰው አሜሪካ ዜግነት ያገኛል ሲባል ብቻ በ20 አመቱ ወደ አሜሪካ ተመልሶ ሄደ አሜሪካ ገብቶ ከአንድ ክለብ ሲጫወት ቆይ ዛሬ የብሔራዊ የአሜሪካ በጣም በጅግ በጅግ በጅጉ ጨዋታውንም አይቻለሁኝ እጅግ በጣም በሚገርም ሁኔታ ነው።
1: በነገራችን ላይ የዚህ ሞዴል የዓለም ዋንጫ ጨዋታ ከጀመረ ይሄን ያህል ጎል ያስቆጠረ ቡድን የመጀመሪያው የአሜሪካ ቡድን በይገርም አራት ጎል ያስቆጠረ
0: ያያሉ አሜሪካ ለዛም ፓራጓይን
1: ሚገርም ነው። ፓራጓይ ደቡብ አሜሪካ በምትገኝ በጣም ግሩም የሆኑ ተጫዋቾች ሊኖሩ ይነገርላቸዋል። ግን የአሜሪካ ብሔራዊ ቡድን አራት ቡድን አሸነፉ።
0: አራት ለአንድ በሆነ ውጤት ማሸነፉ
1: አስተናጋጆች መካከል ይሄን የዓለም ዋንጫ ከሚያስተናግዱት ሶስት ሀገራት መካከል አሜሪካ ነች፣ ሜክሲኮ እና ካናዳ ናቸው የሚያስተናግዱት።
0: ሁለት ለአንድ በሆነ ውጤት መሰላቸው ነፈች።
1: አዎ
0: ካናዳ አንድ ለባዶ
1: ደቡብ አፍሪካን የመጀመሪያ ጨዋታ ሲያደረጉት አዎ
0: ምን እንዳሉ
1: ለባዶ
0: አንዳንድ አድማጮቻችን ምን እንዳሉ ታውቃለህ? ደቡብ አፍሪካ እንደዛ በዛ አይነት ሁኔታ
1: የብራይ ተቀጥቷል ተጫዋቾች ተባረዋል ጸባይ ብልሹነት አሳይተዋል በጨዋታ ላይ ሶስት ተጫዋቾች ተባረዋል በቀይ
0: እነሱ ነው።
1: አዎ
0: እሺ ሻያውን ሰናበት
1: ናቲቪ ብላንኬት ነበር የቴክኒክ ባለሙያችን ጠዋት ላይ ያገዘን አይደለም እንዴ?
0: መልካም ከረናችሁ ክብራትና ክብራን አድማጮቻችን አብረናችሁ ነበር ሻያው ደጉና የጮባይነን በቀም ስርጭታችን እስከምንገናኝ መልካም ቀን።
1: ቀን ላይ ጉብ እንላለን ተለያዩ መረጃዎችን ይዘን ከስራ ባልደረቦቻችን ጋር መልካም ቀን ይሁንልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሸባቱፍ መልካም ሳምንት። እለቱ እንደ ኢብራሂም ዘመን አቆጣጥር የምሩሽን ካፍቴት በሲባን ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጥር ጁን 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ይቅርታ እንደ አውሮፓ ዘመን አቆጣጥር ጁን 14 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ሰኔ 7 ቀን 2018 ዓመተ ምህረት ነው። የከሳት ባለ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የፕሮግራሙ አጠናካሪ ሃና ስፈራውናት። የስቱዲዮ ተረኛ አስተናጋጆች ይሻያው ደጉ፣ ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም በየሳምንቱ ከእናንተ ከአድማጮች ጋር የምናካሄደውን ሳምንታዊ የስልክ ውይይት እንቀጥላለን። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የ ለሰዓቱ ዜና በሻያው ደጉ ይቀርባል።
1: ወርቅነሽ እሸቴ አመሰግናለሁ። አርስተ ዜና፣ አብዛኛው የእስራኤል ህዝብ የርስ በርስ ጦርነት ሊነሳ ይችላል የሚል ስጋት እንዳለ የይሁዳውያን ህዝብ ፖሊሲ ተቋም ሪፖርቱን ይፋ አደረገ። የእስራኤል መከላከያ ሰራዊት ቃል አቀባይ በአረብኛ ቋንቋ በደቡብ ሊባኖስ ለሚገኙ 29 ሰፈር ነዋሪዎች በአስቸኳይ ሰፈራቸው እንዲለቁ ማስጠንቀቂያ አስተላለፈ። ከዛሬ ጠዋት አንስቶ እስካሁን ሂዝቡላ ከሊባኖስ ወደ ሰሜናዊ እስራኤል ቢያንስ 3 ድሮን ያለ ሰው አውሮፕላኖችን ወነጨፈ። በሰው ላይ ጉዳት አልደረሰም። አሜሪካና ኢራን ዛሬ ስምምነት ላይ ፈራርማሉ ተብሎ ይጠበቃሉ። የእስራኤል መንግስት የደህንነት ካቢኔ ምክር ቤት በኢራንና በአሜሪካ መካከል ይፈርማሉ ተብሎ በሚጠበቀው ስምምነት ዙሪያ ለመወያየት ዛሬ ምሽት ይሰበሰባል የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። አብዛኛው የእስራኤል ህዝብ የእርስ በርስ ግጭትና ጦርነት ሊነሳ ይችላል በሚል ስጋት ላይ መሆኑን በአሁኑ ሰዓት ይፋ የሆነም የይሁዲ ህዝብ ፖሊሲ ተቋም ሪፖርት አመልክቷል። በዘገባ መሰረት 55 በመቶ የሚሆነው ህዝብ የሀገሪቱን ውስጥ መከፋፈል፣ የፖለቲካና ማህበራዊ መናቆር ለሀገሪቱ ትልቅና አደገኛ ስጋት እንደሆነ ይገልጻል። በአንጻሩ ወደ 1/4 25 በመቶ ገደማ የሚሆነው ህዝብ ደግሞ የኢራን የኒውክሌር ቦምብ ዋንኛም አደገኛ ስጋት አድርጎ ይመለከተዋል። በተጨማሪም ከህዝቡ 60 በመቶ ያህል እስራኤላውያን በሀገሪቱ ውስጥ እውነተኛ የአካል ብጥብጥና የደም መፋሰስ አደጋ ሊከሰት ይችላል የሚል እምነት እንዳላቸው ተናግረዋል። የእስራኤል መከላከያ ኃይል ወታደራዊ ቃል አቀባይ ኮሎኔል አቪሃይ አድራኢ ረፋዱ ላይ በአረብኛ ቋንቋ በደቡብ ሊባኖስ ለሚገኙ 29 ሰፈር ነዋር በሰፈራት ለሚኖሩ ሊባኖሳውያን ማስጠንቀቂያ አስተላለፈ። ሊባኖሳውያን ሰፈሮቻቸውን ለቀው ወደ ሰሜናዊ አዝሃሪ ወንዝ እንዲሸሹ ወታደራዊ ቃል አቀባይ በአረብኛ ማስጠንቀቂያ አስተላልፏል። ቃል አቀባያችን ኢታይ ብሉመንታል እንደዘገበው አቢሃይ የቃል አቀባይ በኤክስ ማህበራዊ ትስስር ገጽ ላይ ባሰፈሩት ጽሑፍ በሂዝቡላ የተፈጸመው የተኩስ አቁም ስምምነትን ጥሰት የሀገር መከላከያ ሰራዊቱም በእሱ ላይ ጠንካራ እርምጃ እንዲወስድ አስገድዶታል። የሀገር መከላከያ ሰራዊቱን እናንተን ለመጉዳት ፍላጎት የለውም፣ ነገር ግን በሂዝቡላ ታጣቂዎች መሰረተ ልማቶች ወይም የጦር መሳሪያዎች አቅራቢያ የሚገኝ ማንኛውም ሰላማዊ ሰው ያልታጠቀም ሕይወቱን ለአደጋ ያጋልጣል በማለት አስጠንቅቋል። ከዛሬ ጠዋት አንስቶ እስካሁን ሂዝቡላ ከሊባኖስ ወደ ሰሜናዊ እስራኤል ቢያንስ 3 ድሮን ያለ ሰው አውሮፕላኖችን ወነጨፈ። በእስራኤላዊ ግዛት ውስጥ ቢወድቁም በሰው ሕይወት ላይ ጉዳት አልደረሰም። በአሜሪካና በኢራን መካከል እየተደረገ ስላለው ስምምነት በመከላከያ ኃይል በቀድሞው ስለ ኢራን ስለላ ክፍል ዋና ኃላፊ ጥሩተኛው ኮሎኔል አሳፍ ፊዘር ኮሄን በረሸት ቤት ሬዲዮ ጣቢያ እንደተናገሩት ከኢራን ጋር ሊፈረም በታሰበው ስምምነት ላይ ዋሽንግተን አሁን ላይ የበለጠ ትኩረት የሰጠችውም ከጦርነት መነሻ ከሆኑት ዋና ዋና ጉዳዮች ይልቅ ለኢኮኖሚ ጥቅሟ ነው። ሆኖም ግን ከሃን ሊበርማን ከዚሁ በሬዲዮ እንደተናገሩት ከሆነም የዩራኒየም የኒውክሌር ንጥረ ነገር ማበልጸግ ጉዳይ ግን ወደፊት ውይይት እንወያይበታለን ይላሉ። ኢራናውያን አሁን ላይ ጥቂት ቢሊዮን ዶላሮችን ለምሳሌ 10 ወይም 15 ቢሊዮን ዶላር እንደ ሁኔታውና በአይነቱ ይለያያል። ዝርዝሩ አሁን ይህን ያህል ማስፈላጊ አይደለም። ለዚህም ለኢራን መልሶ ማቋቋም ሊጠቅማት አይችልም ነው ያሉት። የእስራኤል የደህንነት ካቢኔ ምክር ቤት በኢራንና በአሜሪካ መካከል ይፈርማሉ ተብሎ በሚጠባበቀው ስምምነት ዙሪያ ለመወያየት ዛሬ ምሽት ይሰበሰባል። ፕሬዚዳንት ትራምፕ ትናንት ማታ እንደተናገሩት ስምምነቱ ዛሬ ሊፈረም እንደሚችል አረጋግጠዋል። ወዲያውም ሊሆንም ይችላል ላይሆንም ይችላል ያቦኔህ የሆርሙዝ የመርከቦች መተላለፊያ ወሽመጥን ክፍት እንደሚሆን አክለዋል። በፍጥነት በቀላል ይጠናቀቃል የሚል ተስፋ እንዳላቸው የገለጹት ትራምፕ ይህ ካልሆነ ግን አሜሪካ ፍጹም የመጨረሻ አማራጯ ጦርነት ነው ብለዋል። በአሜሪካና በኢራን መካከል እየተገነባ እየረቀቀ ያለው የስምምነት ማዕቀፍ ውስጥ የእስራኤል መንግስት የፖለቲካ አመራር በደቡብ ሊባኖስ የሚገኘው የምድር ጦር ግስጋሴ እንዲያቆም ሊያግደው የሚችልበት ሁኔታ ላይ የእስራኤል መከላከያ ሰራዊት እየተዘጋጀ መሆኑን ቃል አቀባያችን ታይብሎምታል ዘግቧል። እስራኤል በአሜሪካና በኢራን መካከል የሚደረገውን ስምምነት እንዳደናቀፈ በሚል በሊባኖስ ግዛት መሬት ውስጥ የሚደረገው ጥቃት ለመቀነስ እየተዘጋጀች ነው። የእስራኤል የደህንነት ባለስልጣናት ለካናዳ ሾው ዜና እንደገለጹት ሰራዊቱ ከኢራን ጋር በሚደረገው ስምምነት ከደህንነት ቀጠና የእስራኤል መከላከያ ሰራዊት ለቆ አይወጣም ነው ያሉትም። በአረብ ማህበረሰብ ውስጥ ስላለ ሁከትና ግድያ ግጭት እንደቀጠለ ነው። ሌሊቱን በኤምኤክ እስራኤል ውስጥ በሚገኘው ሰፈር በመንደር ውስጥ እድሜው 30 ዓመት የሚሆነው እና አንድ የ2 ዓመት ወጣት በጩቤ ተወግቶ በከባድ ሁኔታ ቆስለዋል። ለመጨረሻ የሞንዲያል የዓለም የዋንጫ የያዝነው 2026 ዓመተ ምህረት ጨዋታ እየተጠናከረ ሲሆን በአሜሪካ ቦስተን በሃይቲና በስኮትላንድ መካከል ጨዋታም የተካሄደ ሲሆን ስኮትላንድ አሸንፏል። በመጀመሪያ አጋማሽ ላይ ስኮትላንድ ሃይቲን 1-0 አሸንፏል። በኒውዮርክ ትናንት ምሽት የብራዚልና የሞሮኮ ብሔራዊ ቡድኖች ጨዋታቸው 1-1 በሆነ አቻ ውጤት አጠናቀዋል። በሳን ፍራንሲስኮ ደግሞ እኩለ ሌሊት ላይ በተካሄደው ጨዋታ ስዊዘርላንድና በኳታር ብሔራዊ ቡድኖች መካከል የተደረገ ጨዋታ በተመሳሳይ 1-1 ሁኔታ አቻ ውጤት ተጠናቋል። አውስትራሊያ በዛሬ ጠዋት ላይ በተካሄደው ጨዋታ አውስትራሊያ 2-0 ቱርክን አሸንፋለች። የዓለም ዋንጫ እግር ኳስ ጨዋታዎች በካን 11 ቴሌቪዥን ጣቢያ በረሸት ቤት እንዲሁም በካን ቦክስ በሬዲዮ ጣቢያዎቹ በካን ጣቢያዎቹ በቀጥታ እየተሰራጩ ነው። በዚህ ዓለም ጨዋታ በተመለከተ በቀጣይነት ሰፊ ዘገባ እናቀርባለን። የአየር ጸባይ ሁኔታ ለውጥ አይኖረውም፣ ግን ዛሬ በጠዋት አካባቢ በሰሜኑ ክፍል በአንዳንድ ቦታዎች ላይ በጥቂቱ አካፏል ተብሏል። ነገም ተመሳሳይ ይሆናል ያሉት የአየር ጸባይ ተመራማሪዎችም። የሰዓቱ ዜና የእስከዚሁ ነው። ወርቅነሽ
0: ሻያው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ የዛሬ እንደተለመደው እናንተ ምንቀበልበት ቀን ነው። ከወቅታዊ ዘገባ በኋላ ወደ አድማጮቹ ይት ነው እናልፈው። የስልክ ቁጥራችን የስቱዲዮ ስልክ ቁጥራችን 07 239405555 ነው። ሃና አድማጮችን እየተቀበለች ነው። ደውሉ በድጋሜ። በህብረተሰቡ ይጠቅማል በሚትሉት ሐሳብ ሁሉ መሳተፍ ይቻላል። ስልክ ቁጥራችን በድጋሜ 07 239405555። ሻየው
1: እንግዲህ ወደ ወቅታዊ ዘገባ ስናልፈ ሰጠ ዘመነ ሸቦዋቶ
2: መልካም ሳምንት።
1: አዎ ከቀደም ሲል ለህዝብ ፕሮግራሙ በመምራት ላይ የምትገኙ ባልደረባችን ወርቅነሽ አዎ ሸቦዋቶ መልካም ሳምንት አለችና ጭማሬ ሰጠነበት። አሁን እንግዲህ ወቅታዊ ዘገባ ተጨባጭ ሁኔታን ስንመለከተው ሂዝቦላ ድርጅት ወደ ሰሜናዊ እስራኤል መተኮሱን እንደቀጠለ ነው። የተኩስ አቁም ስምምነቱ መጨረሻ ምን ይሆናል? ይሄ ግን በተከታታይ ደግሞ በዜና እንዳሰማነው ከሆነ ከጧት ጀምሮ እስካሁን ያለ ሰው አውሮፕላኖች ወደ ሰሜናዊ ግዛት ወደ እስራኤል ወንጭፈዋል። በእስራኤል በኩል በሰው ላይ ጉዳት እንዳልደረሰ ነውና ይህን በተመለከተም በተኩስ የተኩስ አቁሙ ስምምነትን መጨረሻ ምን ይሆን ይሆን በዚህ በሰሜኑ ክፍል ሰጠ ዘመነ?
2: ያው ምን ይሆናልማ ያየነው ነው ውጤቱን። ተኩስ አቁም ስምምነት ይባላል። የተኩስ አቁም ስምምነቱን ሂዝበላ አያምንበትም ተገዥም አይደለም ብሏል። አሁን እየተኮሰ ነው ያለው። አሁን እንደገለጽከው 3 የሚሆኑ ድሮኖች ከጧት ጀምሮ ወደ ምዕራብ ገሊላ የተተኮሱበት ሁኔታ አለ፣ ምንም እንኳን ጉዳት ባያደርሱ። ስለዚህ አሁን ለውጥ ያስፈልጋል። የሰሜን እስራኤል በተለይ ደግሞ እንደዚህ ጦርነት ባለበት አካባቢ የሚገኙ ዜጎች እስከመቼ ነው በዚህ ሁኔታ የሚኖሩ የሚለውን ሁኔታ መንግስት አስፎ ሌላ ጠበቅ ያለ እርምጃ መውሰድ አለበት። ጥሩ ነው ሊባኖስና እስራኤል ድርድር ማድረጋቸው። አሁንም ከስምንት ቀናት በኋላ ሌላ ድርድር በዋሽንግተን ያካሄዳሉ ተብሏል። ግን ድርድሩ የተኩስ አቁም ስምምነቱ ውጤት የሚያመጣ ሲሆን ነው። ስለዚህ ሂዝቦላ አላምንበትም ብሏል። ወደ እስራኤል መተኮሱ እንደቀጠለ ነው። የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ የጦር ዘመቻውን አጠናክሯል። ዞሮ ዞሮ የሚፈለገው የሂዝቦላ ድርጅት ወይ መዳከምና ራሱን እንግዲህ ወደ እስራኤል አልተኩስም ብሎ ማቆም አለበት፣ አሊያም ደግሞ ከፍተኛ እርምጃ ሲወሰድ። እንደኔ ሐሳብ እስራኤል መንግስት የፖሊሲ ለውጥ ማድረግ አለበት የሚል ሐሳብ ነው ያለኝ። ምክንያቱም በመደራደር ብቻ አሁን የሂዝቦላን ድርጅት ማግለሉ ሂዝቦላን እያጠነከረ ከኢራንም የበለጠ ድጋፍ እንዲያገኝ ነው የሚያደርግ። ስለዚህ ለየት ያለ እርምጃ በመውሰድ የዛን አካባቢ ሰላም ማስከበር የመንግስት ድርሻ ነው። አሁን ባለው ሁኔታ ግን ሂዝቦላ እየተኮሰ ነው የተባለ ዜጎች እንደዚህ ሰላማቸው የሚደፈርስበት ሁኔታ መቀጠል ያለበት መስሎ አይታየኝም።
1: ወርቅነሸቴ ይህ በሰሜኑ ክፍል በተመለከተ ቅድም በዜና በተሰራጨን በሰሜኑ ክፍል የመከላከያ ሰራዊታችን በአረብኛ በራሳቸው ቋንቋ ነው ቃል አቀባዩ ማስጠንቀቂያ በደቡብ ሊባኖስ የሚገኙ ወደ 29 መንደር ነዋሪዎቹ ወደ ሰሜን በኩል እንዲሸሹ ማስጠንቀቂያ አስተላለፈና እንዳንቹ እይታ ምንድን በደቡብ ሊባኖስ እንግዲህ ይህን ከመሰለ በርካታ ወደ 29 መንደሮች ስንልኩ በጣም ብዙ ነው የሚቆጠሩ ሊባኖሳውያን ናቸውና እንድታዩአለሽ።
0: ያው እንግዲህ እንዳላችሁት ከባድ ነው ያለው ሁኔታ። ጦርነቱ እንደቀጠለ ነው ማለት ይቻላል። የተኩስ አቁም ስምምነት አለ አልፈረሰም ይባላል በይፋ እንጂ። የሂዝቦላ ድርጅት አሁንም ያው ባለው ኃይል ሁሉ ያለውን መሳሪያ እየተኮሰ ነው። እንግዲህ ሚሳኤል ሮኬት መተኮሱን ካላቋረጠ የተኩስ አቁም ስምምነት የሚለው ትንሽ ግራም ያጋባ ጉዳይ ነው። ግን በአሜሪካ በኩል እንግዲህ ሊባኖስን ለማጠናከር የታቀደ ይመስላል። የሊባኖስን መከላከያ ሰራዊት የሊባኖስን መንግስት በዚህ ሁኔታ የሂዝቦላን ድርጅት ለማዳከም የታሰበ ይመስላል። ግን ደግሞ በቀላሉ የሚዳከም አይነት ድርጅትም አይደለም። እንደሚታወቀው እስራኤል ደግሞ ዋጋ እየከፈለች ነው፣ በጣም ከባድ ዋጋ እየተከፈለ ነው። በዚህ ሁኔታ እንኳን እንደው ድል ማግኘት ይቻላል ተብሎ ቢታሰብም ግን እየተከፈለ ያለው ዋጋ ቀላል አይደለም። የሰሜን እስራኤል ነዋሪዎች የሚያሳልፉት ህይወት፣ መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው ያለው እና ከባድ ነው። ሻየው እንዳልከው እንግዲህ በአረብኛ ቋንቋ የወታደር መከላከያ ሰራዊቱ ቃል አቀባይ አቢሃይድሪ እንዳስተላለፈው 29 ሰፈሮች እንዲለቁ አካባቢውን መከላከያ ሰራዊቱ እንግዲህ አየር ኃይሉ ጥቃት ያደርሳል በዛ አካባቢ የሂዝቦላ ድርጅት ምሽግና ያው እንግዲህ ተቋማት ያሉበት አካባቢ ነው። የሂዝቦላ ድርጅት አሁን ዛሬ ጥቃት ቢወሰድም በዛ አካባቢ እንደገና ደግሞ መጥቶ መጠናከሩ እንደገና አይቀርም። እንዲህ እንዲህ ይያለ ያለው ሁኔታ ከባድ ነው። እንግዲህ በዚህ ሁኔታ ሰላም ላይ የሚደረስ ከሆነ በሂደት እናያለን። ከኢራን ጋር ተያይዞ ባለው ጉዳይ ሊባኖስ ጥያቄ አብሮ እየገባ ነው። እንግዲህ ምን ያህል ይሄዳል ወደ ኢራን ስንገባ እናያለን ሻየው።
1: አዎ በዚያ ኢራን ድርሻም በሊባኖስ ሂዝቦላ ጥያቄ በዚህ በስምምነቱ መካተት አለባት ባይደች ወርክነሽ በቀጣይነቱም ካንች ቆይታ አሜሪካና ኢራን የተኩስ አቁም ስምምነት ለመፈራረም እየተቃረቡ እንደሆነ ይሰማል። የስምምነቱ ይዘት ምን ይመስላል እንደው?
0: እንግዲህ የአሜሪካና ኢራን ጉዳይ ይሄም ግራም ያጋባ ጉዳይ ነው። እንደው በአሜሪካ መንግስት እጅ የተያዘ ነገር ሁሉ ቁርጥ ያለ ነገር እንደሌለው እያየን ነው። አስቸጋሪ ነው ያለው ሁኔታ። ስምምነት ላይ ለመፈራረም ሁለቱ ሀገራት ተስማምተዋል ይባላል። በኢራን በኩል ደግሞ የመጨረሻ ስምምነት አልደረስንም እንደሚሉ አንዳንድ መረጃዎች እየወጡ ናቸው። ያው ኳታር ፓኪስታን ናቸው በአንኛነት አደራዳሪዎች። አሁን ሁለቱ ሀገራት ሳይስማሙ እንዲሁ ሳይገናኙ ፊርማ ወረቀቁ ላይ ይካሄዳል ትናንትም ጀምሮ ተብሎ ነበር። አሁን ደግሞ ቆይቶ በሚወጡ መረጃዎች ይሄ G7 በኢንዱስትሪ በለጸጉ 7 ያለም ሀያላን ሀገራት በዚህ ሳምንት ተገናኝተው ጉባኤያሉ ጉባኤ ያካሄዳሉ በፈረንሳይ። ከዚህ ጉባኤ በኋላ ያው አሜሪካ ተሳትፋለች። ሁለቱ ሀገራት በአንዲት አውሮፓ ሀገር ተገናኝተው እንደገና ያው ይፈራረማሉ በስዊዘርላንድ ነው እንግዲህ የሚባለው። እስካሁን ባለው ሁኔታ ስዊዘርላንድ ተብሎ ይገመታል፣ ግን የመጨረሻ አይት እንደሚገናኙ አይታወቁም። በአውሮፓ ሀገር ነው የተባለው። ተገናኝተው ተወያይተው ይፈራረማሉ ይባላል። ምናልባት እስከዛ ድረስ ደግሞ እንግዲህ ባለው ሂደት በ2-3 ቀናት ውስጥ የሚመጣውን ነገር አናውቅም፣ ግን ሊፈራረሙ ነው። የመጨረሻ ባይባልም የፊርማው ሂደት ለ60 ቀናት የሚቆይ ተኩስ አቁም ስምምነት ለመድረስና በዛ ሂደት እንግዲህ ኢራንም ያለባትን ግዴታ አሜሪካም ዘላቂ የሆነ ስምምነት ላይ ይደርሳሉ ተብሎ ነው የሚጠበቀው። እንዳልነው ዋና ዋና ነገሮች የኢራን የኒውክሌር ጦር ግንባታ፣ የኒውክሌር ጦር መሳሪያ ግንባታ ሂደት፣ የሚሳኤል ምርቷ፣ የሆርሙዝ ባህር፣ እነዚህ ዋና ዋና የሚጠቀሱ ነጥቦች ናቸው። በእስራኤል በኩል ምንድን ነው የእስራኤል መንግስት እየጠየቀ ያለው የሚባል ከአሜሪካ መንግስት በሊባኖስ ላይ ወታደራዊ እርምጃ መውሰዱን ያው ትራምፕ እንዳይከለክሉ የሊባኖስን እንግዲህ ከኢራን ስምምነት ጋር በቀጥታ እንዳያያይዙ በሂዝቦላ ድርጅት ላይ እርምጃ መውሰዳቸውን እንዲቀጥል የመከላከያ ሰራዊቱ፣ እስራኤል ደግሞ ራሷን የመከላከል መብቷ እንደተጠበቀ እንዲቀጥል ኢራን የሆነ ነገር ብታደርግ እስራኤል ያው ራሷን የመጠበቋን ምላሽ የመስጠት መብቷን እንድትጠቀም ይሄ እንዳለ ነው የሚባለው። በአጠቃላይ ግን በእስራኤል በኩል ምንድን ነው የሚገመተው? ድርድሩም ላይሳካ ይችላል። ወደ ከፋ ጦርነትም አሜሪካ ላትመለስ ትችላለች በኢራን ላይ። እንዲህ እንዳለ ለዘዝ ብሎ ጊዜ እንደሚወስድ ነው ያለው ግምት።
1: ይበ እንዲህ እንዳለ ሰጠ ዘመነ በዚህ ዙሪያ በአሜሪካና በኢራን መካከል ብዙ አወዛጋቢ ርዕሰ ጉዳዮች እንዳሉ ነው። እናም በስምምነት ላይ ለመፈራረም ተቃርበዋል ቢባልም እንኳ አሁን ከሁሉም በሳሳቢ ሆነው የኒውክሌር የዩራኒየም የማብላላት የማበልጸግ ጥያቄ በእስራኤል በኩል በዚህ ላይ ተጨ መጀመሪያ መፍትሄ የሚሰጥለት አሳሳቢ ጉዳይ እንደሆነ ነው በተደጋጋሚ የምትናገረው። ግን በሌላ በኩል ደግሞ ኢራን ተመልሶ ለመቋቋም ደግሞ በቢሊዮን የሚገመት ዶላር ይሰጠኝ ብላለች። እንዴት ነው?
2: ሰላም ትልቁ ጥያቄ እንግዲህ እንደሚመስለው ብዙ ሰዎች ብዙ በተለይ ደግሞ ጠለቅ ብለው ይህን የፖለቲካውንም የጦርነቱን ሁኔታ የሚመለከቱ አካላት እንደሚሉት ከሆነ አሁን ወደ ጦርነት የመመለስ ሁኔታ የለም። ፕሬዝዳንት ትራምፕ ከገቡበት አጣብቂኝ ውስጥ መውጣት ይፈልጋሉ። ስምምነት እንዲፈረም ነው የሚፈልጉት። ኢራን ደግሞ አሁን ፕሬዝዳንት ትራምፕ እዚህ የደረሱት ወይም ደግሞ ለመስማማት የሚፈልጉት በጦር ኃይላችንና በህዝባችን ጽናት ነው፣ አሸናፊዎች ነን እያሉ ጉራቸውን ፕሮፓጋንዳቸውን እየነዙ ነው ያሉ። ዛሬ ይፈረማል ተብሎ ነበር። ፕሬዝዳንት ትራምፕ እንግዲህ በየጊዜው ይናገራሉ፣ በሳምንቱ መጨረሻ ቀናት ብለው ነበር። ዛሬ የሚሆን መስሎ አይታይም። ኢራናውያን ያው የስምምነቱን አንቀጽ ገና እያጤነው ነው ብለዋል። አሁን ዞሮ ዞሮ ጦርነት ተደርጎ የዛሬ ዓመትም የነበረው ጦርነት ይኸው ዛሬ አሁን ዓመት ትላንትና ዓመት ሞልቶታለኝ አምክላቭ የተባለው እና እዛ በኋላም ሻጋጣሪ ሁለቱ ጦርነት ምናመጡ ኢራንን አዳክሞን እርግጥ ነው ብዙ ኢኮኖሚ ኪሳራ ደርሶባታል። ግን ብዙ አንጡራ ሀብት ያላት ሀገር ስለሆነች በአንድ ጊዜ ተመለስ ትችላለች ገንዘቡም ይለቀቅላት ከሆነ ግን በጦርነቱ እንደተነሱ ዋና ዋና አላማዎች የኒውክሌር ቅዱ የትጋ ነው የሚለው ትልቁ ጥያቄ ነው አሁን ተኩስ ማቆም እንጂ ለጊዜው ስለ ኒውክሌሩ ጉዳይ በኋላ ነው ውይይት የተባለ ስለዚህ የታለ የባሊስቲክ ሚሳኤል ጉዳይ ጭራሽ እየተነሳ አይደለም ሽብርተኞችን የምታግዘው እንዲያቆም ይሄም ጉዳይ በተንጠልጥል የቆመ ነው የመንግስት ለውጥ ተብሎ እስ የተረሳ ነው ጠቅላይ ሚኒስትር ናታኒው ራሳቸው አሁን ረጋበሉ እኛ ስንነግራቸው ወደ አደባባይ እንወጣል ተወጣላችሁ ብለው ነበር የሰማነው መግለጫ ሰጡ ይሆን አይደለምና ወደፊት እስራኤል የህልውናዋ ስጋት የሆነውን ተቀርፏል ወይ ኢራን ተለውጣለች ወይ ኢራን በደም በትኩረት ከበፊቱ የበለጠ መከታተል ያለባት ነው እንጂ ይሄ ስምምነት በእውነት ለእስራኤልም ትልቅ ስጋትን ጥሎ የሚያልፍ ነው መስሎ የሚታየኝ እንግዲህ ሲፈረም እናያለን ዋና ዋናውን ነገር
1: በእኔ እንዳለ ሰጠ ወደ ስፖርት ዘገባ እስኪ ዓለም ዋንጫን እስኪ እግረ መንገዱን እንመልከተውና ባለፈው ሳምንት የጀመረው የ2026 ዓመተ ምህረት የዓለም ዋንጫ እግር ኳስ ጨዋታ ሂደት እስካሁን ምን ይመስላል ሰጠይ ዘመን?
2: አዎ 23ኛው የዓለም ዋንጫ ነው እንግዲህ በዚህ አመት እየተካሄደ ያለ ያው እስካሁን ወደ 6 የሚሆኑ ጨዋታዎች ተደርጓል። ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ደቡብ ኮሪያ ቼክ ሪፐብሊክን 2-1፣ ካናዳና ቦስኒያ 1-1 ተለያይቷል። ብራዚልና ሞሮኮም እንዲሁ 1-1። ብራዚልና ሞሮኮ ጨዋታ በጣም በጣም ያጓጓ ነበር፣ ጥሩ ነበር። ሞሮኮዎች በጣም ጥሩ እንቅስቃሴ አይተዋል። ብራዚል ካላት ታሪክ አንጻር ይህን ግባም ይባላል ነበር፣ ብዙ መስራት ነበርባቸው። ስኮትላንድ ከሃይቲ ያው 1-0 ስኮትላንድ አሸንፋለች። አውስትራሊያ ቱርክን ደግሞ 2-0 አሸንፋለች። እንግዲህ ሌሊት ዛሬም የሚደረጉ ጨዋታዎች አሉ። ሌሊት አይቮሪ ኮስት ከኢኳዶር 2 ሰዓት ላይ ሌሊት፣ 5 ሰዓት አካባቢ ደግሞ ስዊድን ከቱኒዚያ፣ ነገ ምሽትም እንደዚሁ አሉ ጨዋታዎች ይቀጥላሉ። ዛሬ ምሽት ላይ ጀርመን ከኮራሶ 8 ሰዓት ላይ ይጫወታሉ። ኔዘርላንድ ከጃፓን ደግሞ 11 ሰዓት ላይ ይጫወታሉ። እዛም ለሊት ይገዳል። ትንሽ አመች አይደለም ያለው የሰዓት ሁኔታ። ሌላው ምድብ 1፣ ምድብ 2፣ ምድብ 3 እና ምድብ 4 ጨዋታ አካሂደዋል። አንዳንድ ጨዋታ ያው ምድብ 1ን ሜክሲኮ እና ደቡብ ኮሪያ እየመሩ ነው ያሉ በ3 ነጥብ፣ ምድብ 2ን ደግሞ ሁሉም 1 ነጥብ ነው ያላቸው። ስኮትላንድም ካናዳም ካታርም 1 ነጥብ ነው ያላቸው። እንግዲህ ጥሩ እድል አላቸው ለወደፊት ማለት ነው። እንዲህ ያለ ይቀጥላል። ያው በየጊዜው እናቀርባለን ያለውን ሁኔታ
1: ወይ ወርክነሽቲ የስፖርት እግር ኳስም የስፖርት ዓለምን አፍቃሪዎች መካከል አንቺ ነሽ ብያስባለሁ።
0: አይ እንደው እንዲት ልልቅ ዓለም አቀፍ ጨዋታ ሲሆን ወርግጣ ያለሁ አው እንዳልከው ግን በየለቱ ዛሬ ምን ሆነ ብያል ቆፍርም እንጂ
1: ብቻ ነሳው ጥያቄ
0: ዓለም አቀፍ ጨዋታ ሲልክ ነህ እንደዚህ የሞንዲያል አሁን አያለሁ ሰጠኝ እንደው እንዳለው ሰጠኝ የሚጠይቀው ብራዚልና ሞሮኮ ሰዓቱ በተለይ በእስራኤል ሰዓት ለእስራኤል ኳስ አፍቃሪያን አይመችም ነበር። ሌሊት ነው እርግጠኛ ነኝ ግን ብዙዎች ተቀምጠው እንዳዩት ነው የምጠብቀው። ብራዚል ያው ባህላቸው ስለሆነ እግር ኳስ ጨዋታ በጣም ተጠብቀው ነበር። ሞሮኮን ምናልባት 2-0 ከዛም በላይ ከዛም በታች ተብሎ ነበር ግን 1-1 በሆነ ውጤት ነው የተለያዩና እንዴት ነው ብራዚልን የጠበቁ ሰዎች ደጋፊዎች እንዴት ነው ተስፋ አልቆረጡ?
2: እሱን አሁን እንግዲህ ብራዚል 5 ጊዜ የሚያለምን ዋንጫ ወሰደች ናት። እንደገና ተጫዋቾች በጣም ውቅ ናቸው፣ በአውሮፓ አሉ የሚባሉ ተጫዋች ናቸው። እና እርግጥ ሞሮኮም ከቅርብ ጊዜ ወዲህ በአፍሪካም በአለምም በጣም የፈነጠቀች የመጣች ሀገር ናት። ግን ከብራዚል ጋር ሲነጻጸሩ ሁለቱ ሀገራት ብዙ እርቀት አላቸው። እና
0: ኳታርና ስዊዘርላንድ በነገራችን ላይ የኳታር ቡድን ካለፈው ሞንዲያል ጨዋታ ይግር ማንጻር ሲታይ ኳታር በጨዋታው ላይ ነው እንጂ በቡድኑ ላይ ትኩረት አላደረገችም ሲባል ነበር። አባሁን ግን በሚገርም ሁኔታ ስዊዘርላንድና ኳታር 1-1 ነው የተለያዩትና
2: የሞሮኮንና የብራዚሉን እንየውና ወደ ካታር እናልፋለን። የሞሮኮ በጣም ባስገራሚ ሁኔታ ነው የብራዚልን ሁኔታ ብዙ በሰፊ ነጥብ ልዩነት ያው ነጥብ 1 ቢሆንም ያሸነፈ 3 ነጥብ ነው የሚቀበል በጎል ልዩነት ብዙ ያሸንፋሉ ሲባል አንኩል 1-1 ይዘው የወጡበት ሁኔታ ይሄም በጣም የሚያስገርም ነው። ሞሮኮዎች አሁን ይጠበቃሉ። እንደገና ደግሞ ካታር አሁን በራሷ እንኳን አዘጋጅሁና ብዙ ሙጤት ያላመጣችበትን በጣም ስዊዘርላንድን ያክል ሀገር በጣም በአውሮፓ ትልልቅ ቡድኖችን ጀርመንን ሁሉ ማሸነፍ የምትችል ሀገር አንድ ላንድ ተለያዩ ይሄም ሁሉ የሚያስገርም ነው ያለ ማንጫ ደስ የሚለው እንደዚህ ነው
0: ማለት ነው ተበቀው ሌላ ነው ውጤቱ ሌላ ነው
1: አዎ በነገራችን ላይ በዚህ መካከለኛው ምስራቅ የምትገኘው ኳታር በዚህ አንድ ላንድ ከስዊዘርላንድ ጋር አቻባቻ ተለያዩ ቢባል እኔ ግማሹን ጨዋታ ተበለከትኩና አሁን ጠዋት መነሳ ስለነበረ ሳልጨርስ ተኛውና እንደሚሸነፉ ካታር ትሸነፋለች ብዬ ነበረ ጨዋታቸው ቴክቲክ
0: ሁሉ ሳይጠበቀው እንደዛ ነው
1: ጉድለት ያለበት ነው በእውነት
0: በርግጥ ባለቀ ሰዓት ነው ያስገቡት ጨዋታው ሲያልቅ ነው
1: ይሸነፋሉ ብዬ አስቤ ነበር አንድ ላንድ አቻባቻ ተለያዩ ሲባል ገረመኝ አሁን ሀዚዮ ጋር መጀመሪያ ሲጀመር ይህ የመጀመሪያው ጨዋታ ሞንዲያል ጨዋታ ሲጀመር የመጀመሪያው አስተናጋጇ ደቡብ አሜሪካ የምትገኘው ሜክሲኮ ለመጀመሪያ አስተናጋጇ ሜክሲኮ ነች ሜክሲኮ አስተናጋጇ እና ደቡብ አፍሪካ ተጫወቱ አሁን በዚህ ጨዋታ እስከ መጨረሻው ተመለከትኩት የመጀመሪያ ጨዋታ አፍላ አደለ እስከ መጨረሻ ስመለከተው እንዴ እነዚህ በጣም ጉልበታማ ናቸው ይዘላሉ ደቡብ አፍሪካውኖች እነሱ በእውነት ያሳዩት ዱላም ነበረ ማለት ይቻላል መርገጥ መጥለፍ ካልሆነ በስተቀር ተሸነፉና ከተጫዋቾች ሶስት ተጫዋቾቹ በጥፋተኝነት በቀይ ተባረሩ እና በጨዋታው ውጤት ለማንጫ ታሪክ ሜክሲኮ ሁለት ደቡብ አፍሪካ ባዶ
2: እድል አላቸው ግን በጣም የሚያሳዝነው ማለት ነው በዚህ በሜክሲኮ በተጀመረው የ23ኛ ዓለም ዋንጫ በአንድ ጊዜ በአንድ ጨዋታ ሶስት ተጫዋቾች በቀይ ወጡበት ታሪክ ተመዝግቧል ግን ጨዋታ ነውና ጥፋት ሲያጠፉ ያው እንደዚህ አይነት ነገር አለ ለማንኛውም ይቀጥላል እየተማማቀ ይሄዳል አሁን አንዳንድ ማጣሪያ ጨዋታ ስለሆነ 3-3 ነው ግድ ማድረግ ያለባቸው ስለዚህ ሁሉም አሁን የተሸነፉም ያሸነፉም እድል አላቸው ለማለፍ ሁለቱን ማሸነፍ ከቻሉ ሌላው ነጥብ ካለ እድል አላቸው እናየዋለን ይበለጥ
1: ጥሩ ነው ታጥሩ እኔም ሳሰብኩት ብዙም በዚህ ስፖርት
2: ሁሉም የተሸነፈም ያሸነፈም ባንድ ጨዋታ ተስፋለ
1: ስትልን ሰጠይ ጥሩ
0: እንግዲህ የበለጠ ማታ ምን መለከተዋለን አዎ እንግዲህ እሺ ወደ ሚቀጥለው ዝግጅት እናልፋለን አድማጭ መስመር ላይ እንዳለህና የነገረችን ነው እንደሚታወቀው ባሳለፍነው ሳምንት ክነሴቱ የተለያዩ ህጎችን በመጀመሪያ አንባብ አሳልፏል አንዱ የቶራ የኦሪት ትምህርት መሰረታዊ ህግ ነው ይዝረቅ የሚል ነው ይህን ህግ የጥምር መንግስቱ አባላትም እንደተቃወሙት እናስታውሳለን 56 የድጋፍ ድምፅ አግኝቶ 43 በተቃውሞ ግን አብዛኛውን ድጋፍ ድምፅ ስላገኘ በመጀመሪያ አንባብ አልፏል ከተቃወሙ የጥምር መንግስቱ አባላት መካከል የክነሴት አባል ሂሉ የድልሽታይን ዳን ኤሉዝና የክነሴት አባል ሞሽ ሰሎሞን ይገኛሉ ሙሽ ሰለሞን አሁን ስልክ መስመራችን ላይ ናቸው ክነሴት አባል ሙሽ ሰለሞን ወደሳቸው ነው ምናል

0: ልብን እኛ የመጣነው ደግሞ ወደ እስራኤል ሀገር ኢየሩሳሌም ለመድረስ በእግራችን ተጉዘን ነውና እስራኤል ሀገር የመጠበቅ ኃላፊነት አለብን። ምንም ቢሆን እንግዲህ አላማና የፖለቲካ አካሄድ ይለያያል። ይሄ አላማዬ ነው። ምንም ቢሆን ያው ይሄን ህግ አልደግፍም። በክነሴቱ በጉባኤው ድምጽ መስጠት እንቀጥላለሁ። በኮሚቴዎች ግን አልሳተፍም። ይፈልገው ቢመጣ አቋሜን አልቀይርም ነው።
1: አዎ ስጨምር ደግሞ ክነሴታ ባልቡሽ ሰለሞን ያለው ምንድነው ማህበረሰባችን በህዝባችን በመከላከያ ሰራዊታችን እያገለገለ እየዘመቱ በሚሉይም ከ800 ቀናት በላይ የሆነ ጫና እያገለገሉ ባሉበት ጊዜ ይህንን ሐሳብ ውስጥ በማስገባት ነው። እኔ እሳቸው እንዳሉት እኔ በኦሪት መጽሐፍ አምናለሁ።
2: ጋምራብ
1: አዎ ራብ
2: ጋም ሃያል
0: ምንድነው በአማሪ ተምሪም በሁለት አቅጣጫ የተሳለ ጦር ነው። ጎራዴ የሚባል ነገር አለ።
3: נכון, אז צריך באמת לקחת בחשבון שאני בעצמי דוגמה לכך כנציג שלכם. אני דוגמה לכך שמי שלמד בישיבה הרבה שנים, אני מוסמך לרבנות, הייתי בצבא הרבה שנים, אני סגן אלוף בצבא, אז זה אומר שאפשר לחבר בין תורה לבין צבא.
1: קסים קבוע בצבא צה"ל.
0: קולונל נאצ'ו, יש לי שאלה קטנה, שאלה קטנה. שאלה נוספת, המפלגות חרדיות אומרות מדובר בהכרה בערך לימוד תורה ולא לשרת בצבא, מה יכול להיות כאילו הסיבה שאתה נגד לחוק הזה? יכול להיות זה כאילו הפתיח להתנגדות איך אומרים? לחוק הגיוס?
3: בוודאי, תראה, אני אגיד לך מה, הרי צריך להבין, הרי חוק הגיוס לא מצליח להתקדם. אני הייתי בכל הוועדות, ב-80 דיונים, אני בכולם הערתי הערות שלי, מתוך תורה הערתי הערות, וזה לא מתקדם יותר מדי. אז אמרו החרדים, בואו נביא עכשיו שני חוקים, שהם יהיו אולי עוקפים, חוק המעונות וחוק יסוד לימוד תורה. ואני אומר להם, אם זה הכרה בערך לימוד התורה, אני מוכן להצביע בעד, אני מוכן אפילו להביא עוד כסף לזה. אבל אם מדובר שהתורה תפתור אותי מלשרת בצבא, תפתור אותי מלעזור לאחים שלי בחזית, תפתור אותי מהגנה על המולדת, זה דבר שהוא כנגד התורה בעיניי.
0: מה אתה רוצה איתו כאן עכשיו? אם יביאו אותו לקריאה הראשונה, כאילו, עם תיקון, מה אתה רוצה שאיתו כאן בחוק הזה?
3: אני ככה. אז קודם כל, אני רוצה שאמרנו שיש שני סעיפים, שהסעיף הראשון יכול להישאר כמו שהוא, שלא ישנו אותו. איכשהו שכתוב עליו ערך לימוד התורה. ואני בעד זה. הסעיף השני צריך לרדת לגמרי. אין השוואה בין לומד תורה לבין משרת בצבא. שניהם חשובים, אבל אי אפשר זה במקום זה. וברגע שזה יבוא בצורה הזאת, אני אצביע בעד.
2: እንግዲህ ተክለል ዳርገን ለመተርጎም እንሞክር። እንግዲህ ሶስታችን ያው ያለውን ሁኔታ ወርቅነሽም እንደጠየቀቻቸው የክነሴት አባል ሞሸ ሰለሞንን ይሄን የውትድርናውን ጉዳይ ለሚታው ሰዎች የሐሪድም ፓርቲዎች የፈለጉት አይነት ነው። ለዛ ነው ወይ ያሁን የሆነ ምክንያቱ ነው ጥያቄው መሰለኝ ወርቅነሽ አይደለም። እና እሳቸውም ያሉት
0: ሐሪዶች እነሱ የሚሉት እንትኑ ትምርቱ እንዲታወቅ ነው ሚሉ መሰረታዊ ህግ ይሁን ነው ቶራይ ተማረሰው እንዳይሳደዱ ምን እንዳይሉ ግን ደግሞ የሌላ ጥያቄ መከፈቻ እንደሆነ ነው ደግሞ ተቃውሞች ሚሉት።
2: እሳቸው በኦሪት ትምርት እንደሚያምኑበት ነው ቀደም እንደተናገር ነው። ግን እሳቸው ይፈልጉት ይሄን በኦሪት ትምርት ምክንያት ሰዎች መከላከያ ሰራዊቱ እንዳይዘምቱ የሚያነውን ይሄን ነው መቃወም ነው ያሉት። የሽሊሽ ላኸሮና አላሊያ ማናሳ ዳክሻብ ማታውስ ያክሻብ ማንጻፔ በምሽህ
3: אז אני מבשר לכם, אני כבר אמרתי, אני חושב לפני כמה חודשים שהתראיינתי לכם, שאני בעזרת השם מכין משלחת שתצא לאתיופיה, אתם זוכרים?
2: כן.
3: אז בעזרת השם, בתחילת חודש שביעי, עוד פחות מחודש, כן? תצא משלחת, בעזרת השם, ממדינת ישראל, משלחת שמורכבת משרד העלייה והקליטה, משרד הפנים, הסוכנות היהודית, גם כמה רבנים שלנו, כן? וקסים. ילכו לאדיס ושמה יעשו רעיונות, ובעזרת השם אני מקווה
2: רק באדיס יש גם אזור תגריי באזור גונדן
3: יביאו אותם יביא אותם, בגלל כל מיני בלגנים שיש, כל מי שזכאי, אנחנו נטיס אותו. אנחנו נשלם לו, נטיס אותו מיונדר או מטיגריי, יבוא לטיס, יהיה בטיסה, יראינו אותו, ואם היא זכאי, יתארגן, יבוא.
2: זה על כל הממתינים או מי ש...
3: זכאות שבות, כרגע.
0: זכאות שבות. אני חושבת נסתרק לעוד ראיון בקרוב, נראינו אותך בנושא הזה.
3: בשמחה רבה, אני תמיד זמין לכם.
0: תודה רבה, ונתארגן את מה שאמרת, אנגדיס אתן עליהו גודני עלו, אז אולי נשחרר אותך, אתה מחיר?
3: תודה רבה. תודה רבה, בשלות שבות.
0: תודה, אמין, תודה, אם טוב. מנדנו, יסתן תיאקי, עליהו גודני דית נו נברי עלו, אנגדיה מסרה צ'לן, אנדור במיימולה גזי אוסט, ילוק בודן ודה איתיופיה אילקל, መንግስት መስራዊ ቤቶች ይተወጣጣ እንዲሁም ከኢትዮጵያ ቤተስራኤል ማህበረሰብ ይተወጣጣ የሉክ ቡድን በቅርቡ ወደ ኢትዮጵያ ይላከል ወደ አዲስ አበባ የትግራይም በጎንደር ማካባቢ ያለውን ሁሉ ያው አዲስ አበባ ሆኖ ነው የሚያጣሩት ከዛ ወደ አዲስ አበባ እንዲመጡ ያደርጋሉ እንግዲህ የሚፈልገው የሚያጣራው ክፍል በሰሜን ኢትዮጵያ ካለው የሰላም ችግር አንጻር አዲስ አበባ ነው የሚሆነው የሉክ ቡድኑ ያጣራል ነው እንግዲህ ያሉት በዚህ ጉዳይ ምናልባት ሰፋ አድርገን
2: አላጠይቅ ብናደርግ ይሻላል ሳቸው ሆካሽውት በሚለው ዙሪያ መብት ያላቾው ነው ስለዚህ ዛ የሚጠብቁ ደግሞ በጎንደርም ባንዲስማሉ ለወደፊት ደግሞ
0: እንግዲህ አው እኛም በዋነኛነት ሆካሽውት ችግር ቢኖረውም በዚህ ጉዳይ ብዙ ችግር የለም ባለማቀፍ ደረጃ በርግጥ ኢትዮጵያ ሲባል ሁሉም እዚህም ላይ ችግር አለ ኢትዮጵያ ግን ደግሞ ሆካክኒሳ የሚለው ነገር አሁንም ያው ምላሽ የሚያስፈልገው ጥያቄ ነው እንግዲህ
2: አሁን ቤተሰቦቻቸው የሚጠብቁ አሉ አጣሪ ቡድን ወደዛ ሊሄድ ነው ሲባል ሰማን እንጠይቃቸው አለን እሳቸው ያሉት ለጊዜው ሆካሽውትን የሚመለከታቸው
1: አው እሱ ሎካም ቡድን በቅርቡ በሚቀጥለው ሐምሌ 7ኛው ወላ ወደ ኢትዮጵያ የሚወደ ሰሜን ኢትዮጵያ የሚሄዱትን በሰኩኑ ታዩዲትን ድርጅትና በሰኩኑ በምሳር ለክሊታት አሊያ መንግስታዊ መልክተኛ ናቸው በብሏል
0: ለካላ
2: እንደጋጫ
0: ጥሩ እናመሰግናለን ሌላ አድማጭ መስመር ላይ አለ
2: ሄሎ የናስተለን ማንበል
4: የናስተለን እንደምሰነበታችሁ ሰጠኝ
2: ወይዘሮ
4: አንጋፋው ጋዜጠኛ ሳይያው ወርቅነሽ እንደምሰነበታችሁ
2: እንደናና
0: ሰላም እናመሰግናለን ወይዘሮ ደጅጠኑ ነሻሪ ተፋሽ ሰሞኑን ምን ነው በሰላም ነው
4: እናንተ ናችሁ የራስታችሁ እየ
0: ስደዊ ነው ቆኛ እንቀጥልሽ
4: እናንተ ናችሁ የራስታችሁ እንደናናችሁ በተረፈ እንኳን እንደናመጣችሁ
2: አኛም አለን አንቺ ነው የጠፋሽ
4: አሮ አልጠፋም ነው የሰሽ ቤት ተቀበለቀጨ ተሚያጠጨ ነው
2: ጥሩስኪ ያሳብሽን አጠራርገሽ አካፊ
4: አዎ እሺ እናንተ ምን ጊዜ የዓለም መብራቶቻችን ሁሉም በየጊዜው በየቀኑ መታስተምሩነን በርግጥ እጭታ ቀን ሶስት ጊዜ መተነጋገር ማልዳ 6 ሰዓት ኋላ 1 ሰዓት 7 ሰዓት ትልቅ ትምህርት ቤታችን ነው ለኛ ትልቅ መምራችናችሁናችሁና እግዚአብሔር ያሰንብታችሁ እኔስ የላርስ ምን ልምረጥ ያው ነበር አንገብጋቢ ሆነ ክርስቲያታ ባለ ሙሳ ሰለሞን አሁን ሲናገሩ ሰምቻለሁ ተፋቸው ላይ ለመጨመር ነው አንደኛ ወትድርና እና ወርስ መማር ያኔ ሰማይና ምድር ነው ዛሬ ስንቶች እግራቸው ተቆርጦ እጃቸው ተቆርጦ ለፋሻ እኳ ስንት ባጀት እየተመደበ አካላቸው ጎሎ ያሉትና ቆጭ ብለው ትምህርት የሚቀስሙትን እኩል ማድረግ እኔ እንዲያው ለወዲያት እንዴት እንደሆነ አልገባኝም እኔም በጣም ከባድ ነው እነሱ ግማሩ እነዚያኞች ቢሞቱ ተምን ሆኖ ነው የሚማሩ አገር ተሌለ ቦታ ተሌለ እነዚህ ወሬት የሚማሩ እኮ አገር ሰላም ሲሆን ነው አገር ሰላም ሳይሆን እኮ ባለፈውም በጦርነቱ ጊዜ ምንጎርሰውን እንጀራ እየጣልን ምቅላቅ ነው ስንል የነበርና እና የምን አይነት አስተሳሰብ እንዳላቸው እኔ ገምግመው ይህ እንዳለሁ ግን እንደ ጨቅላ በቀለበት እንደ ድሜት በወተት ይባላል አምስት ዓመት ሙሉ ተዘግቶ ኮካሽ ትቦት ነው እንጂ ኮካክን ይስታይመቻይ አይገባቸውም ብለው ወስነው አባት ተዚህ ልጅ ተዚያ እናት ተዚህ ልጅ ተዚያ እያሉ እንትናቱን አሁን ሰው መድበል ልምሰድ ነው ማለት በምርጫ ሰዓት ጣታችን እንደምንጠፋ ማየት ነው ለምን እኛ ኮካክን ይስታ ተማምነንበት ነው የመጣ ነው በሰማንያ ዓመት ፊት ሚላውን ሆ በዘጠና ዓመት ፊት ሚላውን ሆ መቅቤ ገብተን ህጉን ተቀብለን ተሳሰብ መንቆይ ለምን ኮካከን ይሳ እናትና አባት ተለያይቶ ሊኖር ይችላል? እንኳን እስከርቶ እስራኤሎችን አግብቶ የወለደ ደሙ ተደም ሆኗል። ወልዷል የወለደ ይሄዳል ተብሎ አይደለም ደግ መንግስቱ አጥርቆለት የመጣ እንኳን ሲይ እና በእውነት በእውነተኛ ዘመኖች ነገር ግን ሁልጊዜ ፖለቲካ ሲመጣ ለፖለቲካ መካያ መሆናቸው አባ አረማን ነበር የሚያትግር ወጣኩኝ እሳቸው ሁልጊዜ ነብሳቸውን ይማርና አሰብሽ ሰው ትግሬ ሀገር አለ ይላሉ። አትሞላችሁ
2: ማን ይባርከን ነው የሚባለው አይደለም
4: ሌላ ነው ስማችሁ። ባለፈው እኮ በሬዶን በእናንተ የእሳቸው ኔብራ ስናገር ሰምቻታለሁ። እንዲሁም እንደፋያ አባ ስራፌ ነው
2: ስራፌ ሊባርከን ስራፌ
0: ልጃቸው
4: ገዳፊ አሳጣ ገድፈኝ ሰጠኝ። አሁን እሳቸው እንዲያን ስሉ ነበር። አሁን ግን አንደዚህ ሄደው አለልኝ አድማሱ እነደመቀ በላይ ሁላ ተሰባስበው ወደ እኔም እንዲያውም አዲስ አበባ ሁኝ የቆየው ጊዜ ሄደው አዲስ አበባ እሱ አስመራ ሄዶ አይቶ መጣው ነው በገብሬ ጫማ ኑሮ የሚመጡ እንግዲህ መራጩ ይህ ኮካክን ይሰማ የሚመለከተው ነው። ለአክፋናክን አሳሚ ከፍል ኮካክን ይስታ የማይመለከተው ነው። ወይም ልጁ ጣባ ሄዶ እንትን ሚል ኮካክን ይስታ የመጣ ነው። አዲያ ለምርጫው እንዴት ነው?
2: በዚህ እንግዲህ መንግስት ግብርም ውትድርናም ሁሉ ነው። አሁን ችግሩ ያመጣጡ ሁኔታ ለምን ይላል በኮካክን ይስታም
0: ለዚያ በኋላ አንድ ነው
2: ተባለ ሁሉ ነው።
4: እኔም እኮ ምለው ሪየ ለምን ነው ሁሉም ለእናት ሀገሩ የለፋ የታበተናችሁ ሰብስባችኋለሁ ባለው መጠን ለምሳሌ እኔ አሁን ተዝመርቻለሁ ለጅቷውማች የወንድም ልጆች አሉ። እንግዲህ እነሱ አይመጡም ማለት ነው ኮካሽ ወጣል ሆነ ታባታችሁ ላይ ተቆሩ ማለት ነው ከኔ ተታታችሁ ላይ ተቆሩ ማለት ነው። ይህ መቼ በመቼ አመተ ምህረት ነው የወጣ
0: ትግሉ እኮ አሁንም ይሄ እንዲስተካከል ነው ኮካክን ይሳሚለው እንትን ያው እንዲቀጥል የሚጠባበቁ ዛ 20 30 አመት ቤት ተከራይተው ወይ ዛ አልሆኑ ወይ ዚህ አልሆኑ ማህል ሀገር ላይ ያሉ ሰዎች በመንገድ ላይ ልባቸው ተንጠልጥሎ ያሉ ሰዎች እንዲመጡ ይሄ የሚስተካከልበት መንገድ እንዲፈለግ ነው እንግዲህ ይመስለኛል ትግሉ አይደል ወይ ዘሮ ደጅጣኑ
4: ና ወርቀነሽ ያጅጠኛ ወርቀነሽ እንኳንስ ሌሎች ቀርተው 1226 ሰዎች ኮፈርም ሞልተው ሻንጣ ገዝተው የቀሩ ሰዎች አሉ። አምስት አመት አሁን ያኛ አንድ ሰው መጣን ለምን አንድ ሰው አሁን ግን አለ ምርጫው ጊዜ ያምን ያለው ምረጡኝ ያምን ያለው ምረጡኝ እንዴት አድርገን ነው እጃችን ምን መርጥ
1: እንዴት ነው እስኪ እንዲያው እዚህ ላይ በአጋጣሚ ወገናዊ ጥያቄ ነው። አዎ ቀላል አይደለም። እዚህ ላይ ወይዘሮ ደጅት ነው የኔ ጥያቄ ሆቅ ሀሽቡት በስደተኛ ወደ ተስፋይቱ ምድር የመመለስ የእስራኤል መንግስት ከዛሬ 78 ገና ስትቋቋም የደነገገችው ህግ ስለሆነ በዓለም ላይ በስደት የሚገኙትን የይሁዳን ዝርያ መሆናቸውን ተመርምረው ተጠንተው ይሁድነታቸው ከተረጋገጠ በኋላ ነው ወደ እስራኤል እየመጡ ያሉትና በዚህ ህግ መሰረት ስደተኞችን አታምጡ ብሎ የተቃውሞ የሚመቻ አይመስለኝም። እንደኔ አመለካከት በስካሁን ቀደም እንዳሉት በቤተሰብ ውህደት ክንሳ በሚለው ካሁን ቀደም የእስራኤል መንግስት ውሳኔ በማስተላለፍ ነው በብዙ ሺህ የሚቆጠሩ ወገኖቻችን የመጡ። ለምን መንግስት ይህን ነገር ካሁን ቀደም በነበረው እንዲያጸድቅ መንግስት ለምን አደርግም?
2: እሻየው አሁን እውነት ከሆነ በሆካሽ ቡት የሚባለው ከአራት አያቶቹ አንዱ የእስራኤል ዘር ያለበት ነው። አሁንም በኮካክን ይሳም ቢሆን ከአራት ቤተሰብም እንደውም በአራቱም ያለበት ሁሉ አለና አንዳንድ ጊዜ ያመጣጡ ሁኔታ ችግር አለበት እንጂ እስኪ አሁን ባለፈው ህንድ የመጡ ሰዎች ህንድ የምናሸዘር የተባሉት በየትኛው ተቆጥረው ነው እውነት ተጠብቀው ቆይተዋል ወይ? ብዙ ጥያቄዎች
0: አሉ። ይሄ መቼም እንት ነው ከካሽቡት ካራት አያቶች አንዱ ጠብቆ በህይወትም ከሌለ ጠብቆ ይሞተ በህይወትም ካለ ጠብቆ ይኖር ነው ዘር ያለበት ብቻ አይደለም ግን ብዙ ያጠያይቃል።
2: በአውሮፓ ዘር ያለበት
0: ነው ማለት ነው ለጠበቀ ያለ ወይም ያው ያለፈ
2: አውሮፓን ማጣራት ይችላል። በአውሮፓ የሚመጡት አብዛኞቹ በዚህ መልኩ ነው
0: ጥሩ ለማንኛውም ያው ብዙ ያከራከረናል እንከራከርካለን
4: ሻያው ጋምፓው አንጋፓው ጋዜጠኛ ሻያው መሰጠኝ ማንቺም ዲርታክ በዲፓርትመንት ሁሉ ግን ያለው ምንድነው ፎስት ቤት ነው ለምሳሌ በኔ ለመሰል አባቴ አውማስተከለ የታገኘው ቢናም የሌለኝ ነው በፎስት በኮካሽ ወጥ ይመጣል እኔ ግን በኮካሽ በኮካሽ ወጣ ለምን አራት ቤት ነኛ አው ታገኘው ቢናም ናትከስና ያልተነስተች
0: ወይዘሮ ደጅጠኑ እንግዲህ አቶ የክነሴት አባል ሞሾ ሰለሞን ምን ጠይቃለን በዚህ ጉዳይ ሌሎች የክነሴት አባላትም ወደ ምርጫ መሄዱም እንግዲህ ያላማቸውን የሚያስተዋውቁበት ጊዜ ሩቅ አይደለም ምን እንደሚሰሩ ቢመረጡ በሰፊው ወያይበታለን አድማጮች መስመር ላይ እየጠበቁ ስለሆነ ነው ወደነሱ
2: ለወይዘሮ ደጅጠኑ
4: ይገርመኝ አሁን ወዳደቱ እንደዚህ ይቀርታ ዛሬ ነው እንደ ያቆዩ ወቶሮ ነው መልክ
0: ሰላም አይልን ቀጣይ አድማጭ አለ መስመር ላይ ሄሎ ጤና ይስጥልን
5: ጤና ይስጥልን
0: ማንን ማለት
5: ነው ወርቅነህ እኔ ያስተኛና ነኝ
0: ተስሚነህ ጤና ይስጥልን
5: ጤና ይስጥልን ሬዲዮን ለምታሰራጩት ለምታስተላልፉት በሙሉ ሰላም እና ጤና ለእናንተ ይሁን ይሄንን ሐሳብ ገብቼ እንድገልጽ ስለፈቀዳችሁልኝ አመሰግናለሁ የኔ ሐሳብ ከሰዓቱ አጭር ስለሆነ ጥራጀ ነው እንትን ብለው እና አሁን በእውነት እዚህ ስለ ጦርነት ነው እናገረው በሊባኖን ያለው ጦርነት አሜሪካን መንግስት ፕሬዝዳንት ትራምፕ ትሬንን አቁሙ ይላል ህዝቡላ ደግሞ ይወረውራል ብዙ ወታደሮች ኑሮ እየሞቱ ነው በሰሜን ትሬን ደግሞ ብዙዎች ዛሬ ወጣው እንዳይፈሩ ወጣው እንዳይንቀሳቀሱ ሁለዚህ በድንጋጤና በሚቅላጥ ይያሉ እኔ ያሉ ሆኖም ግን ይሄንን የኛ ወታደሮች እየሞቱ ባን ላይ ሆነው ህዝቡላን እየተዋጉ ሀቨር ክነሴት የሆኑት ግን ባለመስማማታቸው የተነሳ በጣም ያሳዝናል ምክንያቱም እንደነው አንድ ሆነው እነሱ ለምሳሌ የአረብ ሀገር እስራኤል የምታደርገውን ሁሉ በሙሉ አንድ ባንድ ያወግዛሉ ይከስታሉ ፍርድ ቤት ሁሉ ለፍርድ የሚያቆማሉ የኛ ፕሬዝዳንትን የኛ ፓርላማዎች ግና ራስ በራሳቸው ለሹመትና ለራሳቸው ኪስ ነው የሚሯሯጡት እንጂ ምንም አገሪቱ ሰላም እንድትሆን ጥሩ ሆና እንድትተዳደር ሐሳብ የላቸውም እና ከአረብ መንግስታት መማር ያስፈልጋል ምክንያቱም እንደነው አንዱ ሐማስ አንዱ ቢሞት ሐማስ አንዱ መንግስት ቢሞት አንዱ ነው የተካል ኢራን አንድ መንግስት ቢሞት ልጁን የተካል ሊባኖን አሰላ ቢሞት
2: እስራኤልም እኮ አሉ አቶ ሰሜን በእስራኤልም እኮ ለሀገር የሚለፉ ለሀገር የሚታገሉ አሉ እንግዲህ ሁሉ አይደለም መወቀስ ያለበት
5: እሱማ ነው ግን መቼም እንግዲህ አጋም የተጠጋሽ ቁልቋል ሁለዚህ እንደ ደማሽ ነው ምስኖር የሚባል ነገር አለ እና እኛው በእኛ እየተዳማንን አገሪቱን በእውነትም ያለው ህዝብ ሁላ በሙሉ የሚታዘብ ነው እና አንድ ሆነን ተመሳስሎ መመራረጥ መሳስሎ አገርን ማስተዳደር ሲገባ አንዱ ሲመረጥ ይሄ መሆን የለበትም ብለው ወደ ፍርድ ቤት ይሄዳሉ ተቃውሞ ሲሾም ደግሞ ለምን ተሾመ ሲሻር ለምን ተሻረ የሚል ተቃውሞ ሁለዚህ ይቀርባል እና ይሄ ነገር ነው በምንድን ነው ህብን ነው የሚማሩት የኛ ፓርላማዎች ሀገር ከነሸቶች ከማን ነው የሚማሩት በእውነት በጣም ያሳዝናል እና ሌላው ደግሞ ፕሬዚዳንት ትራምፕ ተያዙት አቋም የያዟቸው የእርቅ ውል ካደረጓቸው መጀመሪያ ሀ ብሎ የተነሳ የኢራን ህዝብ ራሞትን ተሰቃየነ መንግስተ ስልጣን ይወረድልን ብሎ ቢያመለከቱት በዚያ ተጨፈጨፉ። የአሜሪካን መንግስት ያው በአስራ ሁለት ቀን ጦርነት እስራኤል በመጨመር ባለስልጣኖች ሁሉ ከመግደል ሁሉ ደርሰዋሉ። እና
2: አዎ መነሻ ያደረጉት ምናልባት አሁን ጥሩ ነው የጠቀስከው አቶ ስሜነህ፣ መነሻ ሆኖ የነበረው ያ ነው። ግን ያ ነገር ተረስቷል። አሁን እንግዲህ ምናልባት ዛሬ ትራምፕ 80 ዓመት ሞልቷቸው ዛሬ ያከብራሉ። ምናልባት የረሱት
0: ከልደታቸው ጋር እንግዲህ አዲስ ነገርም ካለን ያለ ነው። እሺ አንድ ሰው አለን የመጨረሻ መስመር ላይ የሚጠብቅ
5: አንዲት ናት። እና ስለዚህ ይሄ ነገር ከነጥብ መቆም አለበት። ለምን ህዝብ የመረጠው መንግስት መቋቋም አለበት ተብሎ ተርቁ መግባት አለበት እንጂ ዝም ብሎ በጎን መተው የለበትም የሚል ነው። ስለአዳመጣሽን
0: እናመሰግናለን። እኛም መስመር ላይ ሌላ አድማጭ አለን።
2: ስጠኝ የመጨረሻ አድማጫችን እንቀበላለው።
5: እሺ
0: አመሰግናለሁ። ሰላም ጤና ይስጥልን አድማጫችን። ሄሎ
6: ጤና ይስጥልኝ። ወይዘሮ ወርቅነሽ
0: ማንን በል? ያለምወርቅ።
6: ያለምወርቅ
0: እንደምን አለሽ? ያለምወርቅ
6: ደህና ነሽ? ሸዋቶ ተዳራባ አመሰግናለሁ።
0: እናመሰግናለን እኛም። እሺ እንግዲህ ባጭሩ ያለሽን ሀሳብ
6: እንግዲህ ባጭሩ ያለ ሀሳብ ይህ አሁን የሚያነጋንገው ትራምፕ ነዋ። ትራምፕ ይኸው ስራው ጥሩ አይደለም። ጠዋት አዳምጫለሁና ስትናገሩ
0: ያለምወርቅ በጎን የሚሰማ ነገር አለ። ምናልባት ሬዲዮ ክፍት ነው መሰለኝ። አውቶቡስ ላይ ነሽ? ኦኬ እሺ።
2: ወዝን ህይወት ካለ ማውረድ ከተቻለ ድምፁን ያጠፋ ይቀንሰዋል።
0: ስልኩን አቅርበሽ ጋሹ አይሰማም። ሌላው ድምፅ
6: ወዝን ህይወት የለም። ወዝንያት አልወድም አንዳንድየው።
0: እሺ ሀሳብሽ?
6: እና ይህን ያህል ጊዜ ወታደሮቻችን እየተጨፈጨፉ ይህን ያህል ጊዜ መከራ እየታየ አሁን እንዴት እንደዚህ ያለ ነገር ያቀርባል ትራምፕ? በጣም ሁሉም ሲተነጋግራችሁታል ጠዋት።
2: ዞሮ ዞሮ እኮ ግን አንድ ነገር ጦርነት ከተካሄደ በኋላ በድርድር ነው። አሁን የድርድሩ አካሄድ ችግር አለው ነው ብዙ ትችት። አንደኛ ኢራናውያን ወደ ድርድሩ መጥተው እኛም እንዲሉ የሚያስገድድ ሁኔታ ሂዝቦላም ቢሆን ሊባኖስንም ቢሆን መኖር አለበት ነው። እንዲሁ በተንጠልጠል እንዳይቀር ነው እንጂ ድርድሩ እንኳን የሚከፋ ነገር አይደለም።
6: ድርድሩ ጥሩ ነው አባል እነሱ ባሉት እንዴት እንደዛ ይሆነ? ድርድሩ እኮ ድርድር ያለ ነው። ሁለዚህም ተተኩሶ ተተኩሶ ያው አንዱ ድሉን ይዞ መደራደር ያለ ነው። ግን ሎ በዚህ አይነት እኔ በበስተኩል የኔ አስተያየት ነው ሎ በዚህ አይነት
0: ጥሩ እንግዲህ ያው እንዳልሽው አስተያየትሽን መስጠት መብትሽ ነው። ግን ደግሞ እስኪ ስምምነት ከተደረሰ መጨረሻ ላይ አይተን፣ ምክንያቱም ድርድሩ ብዙ ውጣ ውረድ አለበት። ተስተካክሎ እየሄደ አይደለም። ሊቋረጥም ሊቀጥልም ይችላል ወይ የሀሳብ ለውጥም ሊኖር ስለሚችል እናያለን መጨረሻው ምን እንደሚሆን። ያለምወርቅ በጣም እናመሰግናለን ስለተሳተፍሽ።
6: እኔም አመሰግናለሁ ድሉ ስለተሰጠኝ። ጊዜ የለመሰል
0: ያው ጊዜያችን አጭር ነው። እንግዲህ እናመሰግናለን።
6: ማቀርበው ሌላ ነገር አለኝ
0: ደውይልን ሌላ ጊዜ።
6: አመሰግናለሁ።
0: እሺ እናመሰግናለን። መልካም ሳምንት ላንቺም። ሰጠኝ በዚህ ሰዓት የአየር ኃይሉ እስራኤል የአየር ኃይል በሊባኖስ ዋና ከተማ በቤሩት ዳህየ በተባለው የሂዝቦላ ድርጅት በሚገኝበት አካባቢ ጥቃት እያደረሰ ነው የሚገኘው። ኢላማው የሂዝቦላ ወታደራዊ አዛዥ እንደሆነ እየተነገረ ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁ በግዛታችን በምድራችን ያለ ማቋረጥ እየተተኮሰ ነው፣ ይሄን እንግዲህ መሸከም አንችልም እያሉ ነው።
2: ልክ ነው። እንደዚህ ነው ሂዝቦላ በየጊዜው እየተኮሰ የሰላማዊ ዜጎችን ህይወት
0: እየበጠበጠ
2: ሰላም የሚነሳ ከሆነ እንደዚህ መውሰድ ያስፈልጋል።
0: እንደምናየው እንግዲህ በቀጥታ ስርጭት ሊባኖስ ዋና ከተማ ቤሩት ላይ ከባድ ጥቃት እየደረሰ ነው። እንግዲህ በሂዝቦላ ኢላማዎች ላይ ነው ጥቃቱ እየተወሰደ ያለው። በምሽቱ ስርጭታችን ደግሞ እንግዲህ ያለውን አዳዲስ መረጃ አጠናክረን ለአድማጮች እናሳውቃለን። ስርጭታችን ተጠናቀቀ።
2: እንግዲህ ለቴክኒክ ባለሙያዎቻችንም እንዲሁም ደግሞ ለአጠናካሪዋ አናስፈራው
0: የቴክኒክ ባለሙያዎቻችን ናቲ ብላንኬት ነበረ ስንጀምር፣ አሁን ደግሞ ዮራ ፒከርን እያየን ነው። ምስጋና ይድረሳቸው። እንዳልከው ካናም የሻያው ደጉ ባልደረባችን እንግዲህ ያስተናገድናችሁ ወርቅነሽ ሰጠኝ የሻያው ነበር። መልካም ቀን። ምሽት ላይ ደግሞ እንግዲህ እንገናኛለን። አድማጮች በያላችሁበት ሰላም ቀን ይሁንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ለቱ እንደ አብራን ዘመን አቆጣጠር የምርሽን ካፍቴት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 14 ቀን 2016 ዓ.ም ምረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሰኔ 7 ቀን 2018 ዓ.ም ምረት ሲሆን የቴክኒክ ባለሙያችን ራሚ ፌሊክስ ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነ። አድማጮቻችን በቅድሚያ ሰዓቱን ዜና እናሰማለን። ዛም ወቅታዊ ዘገባ፣ ሳምንታዊ የሀገር ክንወቅ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራም መጨረሻ ከኛ ጋር ይሁን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና፣ የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት የሂዝቦላ ድርጅት ማዕከል በሆነችው ዳሃዬ ጥቃት አደረሰ። የእስራኤል መከላከያ ሰራዊት ዛሬ በሊባኖስ ዋና ከተማ በሂዝቦላ መናኸሪያ በሆነችው ዳሃዬ ላይ ላደረሰው ጥቃት ኢራን አጸፋ ለመመለስ እየዛተች መሆኑ ተገለጸ። የሶማሌላንድ ፕሬዚዳንት አብድራህማን ሙሐመድ አብደላ በእስራኤል የስራ ጉብኝት እያካሄዱ ናቸው። አሜሪካ በአሜሪካና በኢራን መካከል የሚካሄደው ድርድር ስለ እስራኤል በሊባኖስ ላይ በምታደርሰው ጥቃት ምክንያት ይቋረጣል የሚል ከፍተኛ ስጋት እንዳለ ተገለጸ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት የሂዝቦላ ድርጅት ማዕከል በሆነችው ዳሃዬ በተባለው አካባቢ ጥቃት አደረሰ። የሊባኖስ መገናኛ አውታሮች እንደዘገቡት እስካሁን በጥቃቱ 3 ሰዎች መሞታቸውንና 15 የሚሆኑ መቁሰላቸውን ገልጸዋል። አልሃዳት የተባለው የሳውዲ ቴሌቪዥን በጥቃቱ አሊ አልሃጅ የተባለው የሂዝቦላ ባለስልጣን መገደሉን ዘግቧል። ከዚህ ጋር ተያይዞ የእስራኤል መከላከያ ሰራዊት ዛሬ በሊባኖስ ዋና ከተማ በሂዝቦላ መናኸሪያ በሆነችው ዳሃዬ በተባለው አካባቢ ላደረሰው ጥቃት ኢራን አጸፋ ለመመለስ እየዛተች መሆኑ ተገልጿል። እስራኤል በዳሃዬ ላደረሰችው ጥቃት ምክንያት ኢራን ከአሜሪካ ጋር ባደረሰችው ጥቃት ምክንያት ኢራን ከአሜሪካ ጋር የምታካሄደውን ድርድር ለማቆም እየዛተች ሲሆን የቴህራን ፓርላማ አፈ ጉባኤ ካሊባፍ አሜሪካ ኃላፊነቷን የመወጣት ችሎታም ሆነ ፍላጎት የላትም፣ እስራኤል ጥቃት እያደረሰች ስለ ድርድሩ ቀጣይ ሂደት መነጋገር አይቻልም ማለታቸው ታውቋል። በተያያዘ ዜና የደጀን ዕዙ በሚቀጥሉት 24 ሰዓታት ውስጥ መመሪያውን መቀየሩን አስታውቋል። በደቡብ ሊባኖስ አዋሳኝ ድንበር ከሚገኙ ሰፈሮች ውጪ በመላው እስራኤል 5000 ሰው ብቻ በተሰበሰበበት የተለመደውን ሙሉ እንቅስቃሴ ማስኬድ እንደሚቻል አስታውቋል። የደጀነዙ ኢታማጆር ሹም እያል ዛሚር የሰሜን እስራኤል አካባቢ ለመከላከልና በሂዝቦላ ድርጅት ላይ የሚደርሰውን ጥቃት ለማጠናከር መከላከያ ሰራዊቱ በሊባኖስ የሚያካሄደውን እንቅስቃሴ እንደሚቀጥል አስታወቁ። ኢያል ዛሚር ዛሬ ከሰሜን እዝ ኃላፊዎች ጋር ባካሄዱት ውይይት የእያንዳንዱ የዘመቻ ስኬት የሂዝቦላን ድርጅት ከደቡብ ሊባኖስ እንደሚያርቀውና በአሜሪካ አማካኝነት እየተካሄደ ያለውን የደህንነት ድርድርም ያሻሽለዋል ብለዋል። ታማጆር ሹሙ በተጨማሪም መከላከያ ሰራዊቱ በማንኛውም ግንባር ያለው ዝግጅቱ እንደጠበቀ ሆኖ በሊባኖስ ያለውን እንቅስቃሴ ግን በቅርበትና በንቃት እንደሚከታተል ገልጸዋል። ከሂዝቦላ ድርጅት ጋር ግንኙነት ያላቸው ማህበራዊ መገናኛ አውታሮች የድርጅቱ የጦር አዛዥ የነበረው አሊ ሞሳ ዳክዶክ መሞቱን ይፋ እያደረጉ መሆኑ ተገለጸ። አሊ ሞሳ ዳክዶክ ቀደም ሲል የሂዝቦላ ዋና ጸሐፊ የነበረው ሐሰን ናስራላ በሶሪያ ደቡባዊ ክፍል በጎላን ኮረፍታዎች ለማቋቋም የሞከረው ጸረ እስራኤል ግንባር አዛዥ የነበረ ሲሆን በኢራቅ የኢራን ደጋፊ ሚሊሻዎችን በማሰልጠንም ተሳታፊ እንደነበር ይታወቃል። እስራኤል ከአንድ ዓመት ተኩል በፊት በደማስቆ ወታደራዊ እርምጃ ልትወስድበት የሞከረ ሲሆን ያኔ በደረሰበት ጉዳት ህይወቱ ሳያልፍ እንዳልቀረ ሲዘገብ ቆይቷል። ዳክዱክ አሜሪካም የምትፈልገው እንደነበረና በሽብርተኛነት እንቅስቃሴ ምክንያት በ2007 ዓ.ም ምረት በቁጥጥር ስር አውላው የነበረ መሆኑም ተገልጿል። የጎላን አካባቢ ግንባር አዛዥ የነበረው የዳክዱክ ልጅ ሐሰን ሞሳ ዳክዱክ ከሁለት ዓመት ተኩል በፊት እስራኤል በኳኒታራ መደምሰሷ ይታወቃል። አሊ ሞሳ ዳክዱክ ከትናንት ወዲያ በደቡብ ሊባኖስ በደረሰበት ጥቃት መገደሉ የተረጋገጠ መሆኑን ዘግይቶ ከደረሰን ዘገባ መረዳት ችለናል። የኢየሩሳሌም አውራጃ ፍርድ ቤት ዛሬ በዋለው ችሎት በከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው ለመግባት የሞከሩ አራት ተጠርጣሪዎችን የእስራት ጊዜ እስከሚቀጥለው ረቡዕ እንዲራዘም ወሰነ ተባለ። ተከሳሾች ስላደረሱት ጉዳት የተወሰነ የአይን ምስክር መኖሩን ቲሽለር የተባሉት ዳኛ አስታውቀዋል። ወደ መከላከያ ሰራዊቱ አንዘምትም ያሉ የሃይማኖት ትምህርት ተማሪዎች በፖሊስ ቁጥጥር ስር መዋላቸውን የተቃወሙ የሐረዲ ማህበረሰብ አባላት ከሳምንታት በፊት በጉሻ ጽዮን አሎን ሻቡት በተባለው ሰፈር በከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ሶልበርግ መኖሪያ ቤት ፊት ለፊት በፈጠሩት ሁከት በንብረት ላይ ጉዳት ማድረሳቸው ይታወቃል። የሶማሊላንድ ፕሬዝዳንት አባድ ረህማን መሐመድ አብደላ በእስራኤል ስራ ጉብኝት እያካሄዱ መሆናቸው ተገለጸ። ፕሬዝዳንት ኢስሐቅ ሄርጾግ የሶማሊላንድ አቻቸውን ዛሬ በኢየሩሳሌም ከተማ በሚገኘው ጽፈት ቤታቸው ተቀብለው አስተናግደዋቸዋል። ፕሬዝዳንት አባድ ረህማን መሐመድ አብደላ በኤክስ ገጻቸው ላይ በጻፉት መልእክት ፕሬዝዳንት ሄርጾግ ደማቅ አቀባበል እንዳደረጉላቸውና የሀገራቸው ህዝብ ባለፉት 35 ዓመታት ጠንካራ ሰላምና ዲሞክራሲ ገንብቷል በማለት ዓለምን ጠይቀናል፣ እናንተም እያያችሁን ነበር፣ እስራኤል ግን ጥሪያችን ቀድማ ተቀበለች በማለት ጽፈዋል። እስራኤል በሊባኖስ ላይ የምታደርሰው ጥቃት በዋሽንግተንና በቴህራን መካከል የሚካሄደውን ድርድር እንደሚያስተጓጉል አንድ የአሜሪካ ዲፕሎማት ለፎክስ ኒውስ ገለጹ። እኒህ ባለስልጣን እስራኤል ስምምነቱን ለማጓተት በማሰብ አሜሪካን እንደገና ወደ ጦርነት ለማስገባት እየሞከረች ነው ብለዋል። በእስራኤል በኩል ባለፉት 3 ቀናት በሰሜን እስራኤል የሂዝቦላ ድርጅት ጥቃቱን አጠናክሮ በመቀጠሉን በመግለጽ የአሜሪካ ባለስልጣናት የሚያሰሙትን ቅሬታ ውድቅ ማድረጋቸው ታውቋል። ይህ በዚህ እንዳለ እስራኤል በቤሩት ጥቃት ከማድረሷ በፊት ስለ ጥቃቱ ለአሜሪካ ማዕከላዊ እዝ መልእክት በመላክ አሜሪካ እንዳስታወቀች ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በቤሩት ጥቃት ማድረስ እንዳልነበረባትና ስህተት መሆኑን ተናግረዋል ተብሏል። ትራምፕ 80ኛ ዓመት ልደታቸውን በሚያከብሩበት ዕለት ከኢራን ጋር አንድም ስምምነት ላይ ይደርሳሉ ወይም ድርድሩ ተቋርጦ ወደ ጦርነት ይሄዳሉ ተብሎ ይጠበቃል። ከዚህ ጋር ተያይዞ የደጀን እዙ መመሪያ የለወጠው መመሪያ ለሱን ቀደም ሲል አቅርበነዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ከሰነበተው ጋር ተመሳሳይ ነው። በሰሜን እስራኤል በባህር ዳርቻዎች አካባቢ ነገ በጧቱ ሰዓት ቀላል ዝናብ ይኖራል ተብሎ ይጠበቃል። ማክሰኞና ረቡዕ ሙቀቱ በመጠኑ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴል አቪቭ 28፣ በሃይፋ 27፣ በብኤርሸባ 31፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ መመለከትበት ሰዓት ላይ ደርሰናል። ሰጠኝ እንዴት ነው የእስራኤል አየር ኃይል ዛሬ በሊባኖስ ዋና ከተማ ቤሩት በተለይ ደግሞ ሂዝቦላ ድርጅት በሚኖርባት አካባቢ ዳህየ በተባለው ሰፈር ጥቃት አድርሷል። እንግዲህ ይህን ጥቃት ተከትሎ የተለያዩ ዛቻዎች እየተሰሙ ናቸው። በአሜሪካም በኩል በኢራንም በኩል ያለው ሁኔታ ምን ይመስላል? በአጠቃላይ
1: እንዴት ነው የሚባል አንድ ልጅ ችግር ፈጥሮ የሆነ ሌላው ሲመታው ጥሩ አድርጓል ነው የሚባል? እንደዛ ነው የእስራኤል አየር ኃይል ጥሩ ነው ያደረገ ነው የምለው። ምክንያቱም ይህን እንደዚህ አይነት ነገር እንደዚህ አይነት እርምጃ ነው የሂዝቦላን ድርጅት ያስቆመው የሚችል እንጂ ኢራን አሁን ጉዳት ትፈጽማለች ወይም ደግሞ አሜሪካ እንዲህ ትላለች በሚል የሰሜን እስራኤል ሰላምና ደህንነት ተደፍሮ መቆየት የለበትም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የመከላከያ ሚኒስትር እስራኤል ካጽ በዳህያ በቤሩት እርምጃ እንዲወሰድ ያደረግ ነው የሂዝቦላ ድርጅት ለሚፈጽመው ተኩስ ያጸፋ መልስ ነው ዛሬ ጠዋት ለተኮሱት ነው ያሉ። እንደዚህ አይነት እርምጃ ነው ሊያስቆማቸው የሚችል ካልሆነ እንደተፈሩ እስራኤል አቅም እንደሌላት አድርገው የሚቆጥሩበት ሁኔታ ስላለ ሂዝቦላ የሚገባው በሱ በመጣበት መንገድ ምላሽ መስጠት ነው መስሎ የሚታየኝ። ያው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕም እኛ እየተቀራረብን ሰላም ደህንነት ሊሆን እየተቃረበ እንዲህ አይነት እርምጃ እስራኤል መውሰድ አልነበረባትም የሚል ትችት ሰንዝረዋል። ግን እስራኤል እንግዲህ አቋሟ የጸናች ይመስላል። አንዳንድ ጊዜ የፕሬዚዳንት ትራምፕን አንዳንድ ሀሳቦች ላ በማለት እርምጃ የወሰደች መስሎ ነው የሚታየው። ያው ኢራን ደግሞ እንደተለመደው ያጸፋ እርምጃ ወስዳለሁ ከአሁን በፊት ያው ባለፈው ሳምንት የነበረው እናስታውሳለን፣ እስራኤል በቤሩት ካጠቃች እኛም እናጠቃለን ብለው ነበር። አሁን ያንን እየዛቱ ነው ያለው። ለዛም ነው ደጀን እዙ አንዳንድ መመሪያዎችን ለውጥ ያደረገ። እስካሁን እንግዲህ ተኮሱ አልተባለም። ግን የእስራኤል አየር ኃይልም አየር መቃወሚያዎችም ሌሎችም አስፈላጊውን ዝግጅት አድርገዋል። እነሱ ግን ይተኩሳሉ የሚል ግምቶች የመጡ ነው እንጂ የምትጨምሪው ካለ
0: እኔ የምጨምረው ያው እንዳልከው ነው። የተረጋገጠ ነገር ስለሌለው እንግዲህ ምንድነው፣ በእስራኤል በኩል ኢራን በቅርቡ ታጠቃለች የሚል ስጋት አለ። በተወሰኑ በቅርብ ሰዓታት ያጸፋ ምላሽ ትወስዳለች ነው እንግዲህ። ኢራን አሁን በእሷ ላይ ጥቃት ደርሶባት ሳይሆን በሊባኖስ ለሚደርሰው ጥቃት፣ በሂዝቦላ ድርጅት ላይ ለሚደርሰው ጥቃት ነው በእስራኤል ላይ ያጸፋ ምላሽ የምትወስደውና በዚህ ከቀጠለ እንግዲህ ደግሞ ያው ሁኔታው ረዥም ጉዞ የሚያስኬድ መሆኑን መገመት ይቻላል። እንዳልከው የእስራኤል መከላከያ ሰራዊት መቼም የሂዝቦላ ድርጅት እያጠቃ ዝም ብሎ አያይም። የእስራኤል መከላከያ ሰራዊት ሂዝቦላን ባጠቃ ቁጥር ኢራን ደግሞ ያጸፋ ምላሽ እስራኤል የምታጠቃ ከሆነ ከባድ ነው የሚሆነው። ሂደቱም አድካሚና ረጅም ሊሆን ይችላል እና ያለን ምክንያቱም የእስራኤል መከላከያ ሰራዊት እንደገና ኢራን ሄዶ ነው የሚያጠቃው። ስለዚህ ያው ተጨማሪ ቤት ስራ ነው የሚሆነው።
1: አቅም አለው እስራኤል አሁን ሊባኖስን እንዳታጠቁ ሂዝቦላ እንዳታጠቁ እያለች እስራኤልን እጇን አጣጥፋ እንድትቀመጥ የምታደርግበት ነገር መቋረጥ አለበት። እንደምታስታውሹ አሁን ጠቅላይ ሚኒስትር ኔታንያሁም እንደተናገሩ እንደተባለው በሊባኖስና በኢራን መካከል ልዩነት እንዲፈጠር ይፈልጋሉ። ይሄ ደግሞ ከዚህ ከቅርቡ ነው ሲያጠቃ ኢራን እኮ ልትተኩስ ትችላለች በማለት መፍራት አይገባም። ኢራን ከተኮሰችም እስራኤል አጸፋ መልስ ያሁን መሆን አለበት።
0: አሁን ነገሮች ውስብስብ እየሆኑ ነው። ሰጠኝ ኢራን የሂዝቦላ ድርጅት ላይ ጥቃት ከደረሰ የሂዝቦላ ድርጅት አንዱ የስምምነት አካል መሆን አለበት፣ እኔም ጦርነቱን እቀጥላለሁ ነው። አሁን እንግዲህ በአሜሪካና በኢራን መካከል የምናየው ለስምምነት የተቃረቡት እንደገና ኢራንም ልታፈርስ እየዛተች መሆኑን፣ አሜሪካ ደግሞ እስራኤል በቤሩት ዛሬ ጥቃት ማድረስ አልነበረባትም እያሉ ነው ፕሬዚዳንቱና ዞሮ ዞሮ እንግዲህ ለሁለቱ ሀገር መቀራረብ ለሰላም ድርድሩ ምክንያት እስራኤልን እያደረጉ ነው። እስራኤል ደግሞ ራሷን የመከላከል መብት አላት። ያን መብት መጠቀም እንግዲህ ሙሉ መብቷ ነው። ጠቅላይ ሚኒስትሩ መቼም ትራምፕን ያሳምናሉ ሊባኖስን ከኢራን ለይቶ ለማየት ብለን ነው ተስፋ የምናደርገው። ባይሆንም ጥቃቱ እየተወሰደ ነው እንደተባለው ደግሞ መቼም እንግዲህ ዝም ብሎ ሚያይ ምንድን ነው የሚባል የሞተ ሰው ነው ይባላል። አዎ። እና ሲጠቃ እንግዲህ ከአንዲት ታላቅ መከላከያ ሰራዊት ያላት ሀገር መቼም የት ድንብሯ እየተደፈረ እየተተኮሰባት ዝም ብላ ማንኛው ሀገር ሊያደርግ ይችላል። ይህን ዝም ብሎ ሚያይ ሀገር የለም።
1: ይሄ ነው መሆን ያለበት። አሁን ፕሬዚዳንት ትራምፕ ምናልባት ዛሬ ልደት ቀናቸው ስለሆነ በሰላም ለማክበር ፈልገው ሊሆን ይችላል። የሰሜን እስራኤል ነዋሪዎች ደግሞ ሰላማቸው ደፍርሷል። ስለዚህ እስራኤል የወሰደችው እርምጃ ጥሩ ነው፣ ተገቢነትም ያለው ነው። ተጠቃች ማጥቃት አለባት። ዛርፎ ይቀመጣል ሂዝቦላ ካልሆነ አሁንም ይሄ እኮ የሚተኮሰው ድሮን፣ የሚተኮሰው ሮኬት፣ የሚተኮሰው ጦር መሳሪያ እኮ እንዲሁ ዝም ብሎ ኳስ አይደለም። አሁን በሞንዲያል እንደምናየው
0: አዎ በጣም እንግዲህ እስራኤልን ያለውን ተጨባጭ ሁኔታ መረዳት ያስፈልጋል አስቸጋሪ ነው ለማንኛውም እስራኤል መከላከያ ሰራዊት ዝም ብሎ ያያ አይደለም እንዳልከው ጥሩም ነው እንደዚህ ነው
1: ለማንኛውም በትኩረት መከታተሉና ምን ይኖራል የሚለውን ማየት አለ ይተኩሳሉ ተብሎ እየተጠበቀ ነው ተብሏል ግን ያው ሲሆን ደግሞ ማስጠንቀቂያ መነገሩ አይቀርም ሌላው ወርቅነሽ በኢራንና አሜሪካ መካከለው ሰላም ስምምነት ይፈረማል ተቃርቧል የተባለ እንደውም ዛሬ ስምምነቱ ይፈረማል ሲባል አሁንም ይያደር 24 ሰዓት ወደ 48 እየተጠጋ እንዴት ነው ኢራናውያን ደግሞ ነገሮችን ገና ያጤን ነው ብለዋል ያለው ሁኔታ እንዴት ነው
0: ኢራን አሁን እኮ ያው እንዳልከው በርግጥ አብዛኛው አይተናል ከሊባኖስ ጋር ተያይዞ ኢራን ሂዝቦላ ላይ ጥቃት ሚደርስ ከሆነ ስምምነቱን እናፈርሳለን አሜሪካ እንደውም አቅም ችሎታ ሚላትም እስራኤልን መቆጣጠር አልቻለችም ይያሉ ነው ኢራን ባለስልጣናት የፓርላማ አፈ ጉባኤ ይሄን እንዳሉ የተነገረው ሰላም እንግዲህ ስምምነቱን የሚያፈርሱ ከሆነ ዞሮ ዞሮ አሜሪካ ደግሞ ምን ቀጣይ እርምጃ ምን ሊሆን ይችላል በሂደት የሚታይ ነው በእስራኤል በኩል ደግሞ መከላከያ ሚኒስትሩንም ጠቅላይ ሚኒስትሩንም እንደሰማናቸው ሊባኖስ ሂዝቦላ አብዝቶታል ዝም ብለን አናይም ያጸፋ መላሽን ወስዳለን እንደውም ታላላቅ የሂዝቦላ መሪዎች ሁሉ እርምጃ እንደተወሰደባቸው ነው አሁን የሚወጡ መረጃዎች የሚያመላክቱት ምናልባት ይሄ ኢራንን የበለጠ ሊያበሳጭ ይችላል እንግዲህ እንደተሰጋው ኢራን ያጸፋ መላሽ ከወሰደች የሰላም ድርድሩም ሊጓተት ይችላል ሊፈራረሙ ነው ደርሷል ሊገናኙ ነው ብዙ ብለን ነበር ቀን ላይ ግን አሁን ደፍሮ እንደገና ወደ ነበረው ለመመለስ አሁን ያለው ዛቻ ደግሞ አስቸጋሪ ነው ላይቀጥል ስለሚችል አይታወቅም ምናልባት ነገ ጧት ሌላ አዲስ መረጃ ሊወጣ ይችላል ይሄን በሚመለከት ሰጠኝና አስቸጋሪ ነው ያለው ሁኔታ አርግጠኛ ሆኖ ለመናገር
1: ይከብዳል ወይ በተፈራረሙ ወይም አንድ የሆነ ነገር ባሉን እንኮ
0: ሞንዲያልም የእግር ኳስ ያለም እግር ኳስ ዋንጫ ለማንጫው ስላለ ምናልባት ደግሞ አሜሪካ ወደ ጦርነት ትገባለች ለማለት ትንሽ አስቸጋሪ ይሆናል ምታስተናግደው አሜሪካ ስለሆነች ይሄን ጨዋታ ይሄ እንዳንድ ምክንያት ነው ግን ደግሞ ምክንያት ሆኖም ተከብሮ ያየ ነው አይደለም
1: አዎ ተከብሮ ያየ ነው አይደለም ጥሩ ነበር ይቀዘቅዛል ሰላም ይወርዳል እኛም ካንዶር በላይ የሆነውን የሞንዲያል በሰላም እንከታተላለን ምንለም ውጥረት ውስጥ እየከተቱ ነው ለማንኛውም እናያለን የሚሆነው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሞተ ኮስታ ምንድነው ኮፍጠን ብሎ አንደርምጫ ወይ መውሰድ አለም ደግሞ ኢራኖችን መልቀቅ ያስፈልጋል
0: ኢራንን እንዳይለቁ በርግጥ መተለቀቅ ሀገርም አይደለች የሆርሙዝ የባህር መስመር አሁን ይያለ እንዶ ለቆ እንኳን ቢተዋት ለአንድ ቀን ለሁለት ቀን ለቀ ምተዋት ሀገርም አይደለችም ያው ዓለም አቀፉ የንግድ ማዕከል ኢምፖርት ስለሆነ ዛ አካባቢ የነዳጅ መጓጓዣ የንግድ መስመር ስላለ ምናልባት ለለመቶ ብዙ ምክንያት አላቸው
1: ወይ በሰላም ከአሜሪካ ጋር ከእስራኤል ጋር ተደራድረው ሰላም ማውረድ አለም ደግሞ የሆነ የለየለት ነገር ሆኖ አካባቢው አንጻራዊ ሰላም ካልሆነ መካከለኛው ምስራቅ አሁን በውጥረት ነው እስራኤል ብቻ አይደለችም በውጥረት እኮ ያለች ኢራን ልታጠቃቸው የምትችሉ የፋርስ ባህረ ሰላጤው ሀገራት ሁሉ በተመሳሳይ ሁኔታ ውጥረት ውስጥ ናሉና ያለየለት ሁኔታ ትንሽ ጥሩ መስሎ አይታይም
0: አስቸጋሪ ነው ሌላው ዛሬ ደግሞ እንግዲህ ምንድነው መቼም እስራኤል ዞሮ ዞሮ ምን አይቀርም ከሌሎች ሀገራት ጋር ያለው ግንኙነትም እየቀጠለ ነው የሶማሊላንዱ ፕሬዝዳንት በእስራኤል ጉብኝት ያደረጉ እንደሆነ ሰምተናል ሰጠኝ እንደ ሁለቱ ሀገራት ግንኙነት ወዴት ያመራ ይሆን
1: ጥሩ ነው እንግዲህ የሶማሊላንድ ፕሬዝዳንት አብድ ራህማን መሐመድ አብዱላሂ ከፕሬዝዳንት ሄርዞግ ጋር ተገናኝተው የመቃቀባበል እንደተደረገላቸው ፕሬዝዳንት ሄርዞግም እንግዲህ 35 አመታት ያክል ሰላም ፈላጊ ማህበረሰብ እንደገነባች ሶማሊላንድን የገለጹበት ሁኔታ አለ ዲሞክራቲክ ሁኔታንም ዲሞክራሲያዊ ሁኔታንም እንደፈጠረች ነው እንግዲህ ባለፉት ጊዜ ትንሽው የምስራቅ አፍሪካ ሀገራትንም ሶማሊያ ሌሎችንም ያንጫጫ ጉዳይ ነበር እስራኤል ውቅና መስጠቷ አሁን ደግሞ እንግዲህ በትልቅ ባለስልጣን ደረጃ የመጡ መገናኘቱ በጣም ለእስራኤል ስትራቴጂካዊ ጠቀሜታ ያላት ሀገር ነች እንዲያውም ብዙ ውቅናን ሰጥም በማለት ያገለላት ሀገር ስለሆነች በተባበሩት መንግስታት ድርጅት አባል ከሆኑ ሀገራት መካከል እስራኤል ናት ለመጀመሪያ ጊዜ ውቅና የሰጠችና ይሄ በጣም ጥሩ ነው እስራኤል እንግዲህ በዛ አካባቢ መሰረቷን ከገነባች ለእስራኤል ብቻ አይደለም እንዲያውም ለኢትዮጵያ ሁሉ ጥሩ ጥቅም የሚያስገኝ ነው መስሎ የሚታየውና ይህች ሀገር ከእስራኤል ጋር ያላት ግንኙነት እየበለጠ እየሰፋ كمتا بزاكا بينجدي هي كاي بحر جودي دن بحر سلات جودي مال اغريتم ببزوت فتره هابت يبلت اجسلونا كاسرائيل غارت روجيني سينورات بزو نغروشن سرالت اندو ماندان اسرائيل اكالات بزان دمين كاساكاسو يسالت رومن دونا من نجربت نجرالي او يفاي بياوتام جنينتو دزي مدابرو
0: ترونو وندالكو انجلي سوماليلاند ترستا ذات شغوت اي نبرچ هاغرنات اسرائيل نو لب بلا انجلي كي لب لب يسطچات ترونو سوماليلاند ميا مسغرش نو اسرائيل مجمرو يا لم هاغرنات انيا ني تملكتش ترياچني يسماچ يالو نو پرزيدانتو زاري بادرغوت گوبنيت دماق اقبابل اند تدرگلاچونا عالم كله ترياچن يسما زمالن اسرائيل گن لمجمريا گزي ملاش يسطچن هاغرنات بلوال انجلي بولتو هاغرنات መካከል ጥሩ የሆነ ዲፕሎማሲ ግንኙነት ይኖራል ተብሎ ነው የሚጠበቀው እንዳልከው ለእስራኤል ወሳኝ ነው ያ ቦታ ያና አካባቢ ያው ሶማሊላንድ ስትራቴጂክ ስለሆነ ቦታው ያለችበት የአፍሪካ ቀንድ አካባቢ ከኢትዮጵያም ጋር ተያይዞ ኢትዮጵያ ራሷ ውስጥ ችግር ነው እንጂ በዚህ በዚህ በኩል ያው ጥሩ በአፍሪካ ቀንድ በደረነቱ በኩል ጥሩ እንቅስቃሴ እንዳላት ይነገራል ከእስራኤል ጋርም እንግዲህ ሶማሊላንድን ጨምሮ ጥብቅ በተለይ በደረነቱ ዘርፍ ጥብቅ የሆነ ትስስር ሊፈጥር ይችላል ተብሎ ነው የሚጠበቀው በአጠቃላይ ለሁለቱም ሀገራት ለሶማሊላንድም ለእስራኤልም ጥሩ ነው ሶማሊላንድ በርሻው በእንስሳት እርባታ በሌላ ሌላም እንግዲህ እስራኤልን ቴክኖሎጂ ተጠቅማ ትለወጣለች ተብሎ ነው የሚጠበቀው ለእስራኤል ደግሞ ያን አካባቢ ቦታው በጣም ስትራቴጂክ ቦታ ነው በተለይ ከየመን ከኢራን ጋር ተያይዞ ባለው ግጭት እስራኤል መከላከያ ሰራዊት ያን አካባቢ ከያዘ ቁልፍ ቦታ ነው ተብሎ ነው የሚታሰበው ሁለቱም ሀገራት የኤምባሲ ጽፈት ቤት እንግዲህ እንደሚከፍቱ ነው የሚነገረው እዚህም እዛም የኢየሩሳሌም ሊከፍቱ ባለፈው አሳውቀዋል ለሶማሊላንድ ኢየሩሳሌም ከተማ ነው መንከፍት ብለዋል እስራኤልም እንደዚሁ በተመሳሳይ በሶማሊላንድ እንግዲህ ጥሩ ነው ያዝልቀው ነው ምንል ሶማሊላንድም በዚህ አጋጣሚ ሌሎች ሀገሮች ውቅና ሰጥተዋት እንግዲህ በአለም ታዋቂና ተጨማሪ ሀገር ተሆናለች ተብሎ ነው የሚጠበቀው
1: ሌሎች እንኳን ውቅና ለመስጠት እንሽ የደፈሩ አይመስሉም ከሶማሌ ጋር ባለው ግንኙነት ኢትዮጵያውን ፈራው ተባለች እኔ በ ወደ ተፈራረመች እዛ በኋላ ሌሎች ሀገራት ጽኖ ሲያመጡ ከቱርክ ጋር ብራም ሆነ ሐሳባቸውን የተወበት ሁኔታ አለ በዛ ቢሆን ጥሩ ነበር ለኢትዮጵያ መዘም ተቀመታለው ወደ ብለው ብዙ ዘካባቢ ሲናገሩን ሰማልን ኢትዮጵያ መሪዎችና እንደዚህ አይነት ነገር ይጣማቸው ነበር ግን ኢትዮጵያን ምናልባት ሁለተኛ ለሶማሊላንድ ውቅና የሚሰጡም ሊሆን ይችላል ወደፊት የሚሆነው እናያለን
0: አዎ ሌላው እንግዲህ ስፖርት ነው 2026 ዓመተ ምህረት የአለሚርኩ እግር ኳስ ጨዋታ ሐሙስ ነው የተጀመረው እንግዲህ በተከታታይ ጨዋታዎች እየሄዱ ነው ያለው እንዴት ነው ያለው ሁኔታው
1: ጥሩ ነው ያው እንግዲህ የማጣሪያ ጨዋታ ነው አንዳንድ ጨዋታ እስኪ ደርሳቸው ድረስ 48 ሀገራት ናቸው ወደ 6 ጨዋታዎች ገና ይጠብቀናል ብዙ ጨዋታ እንግዲህ አንዳንድ ከደረሳቸው ባለ 2-3 የማጣሪያ ጨዋታ የተካሄደ ያለበት ሁኔታ አይተናል ጥሩ ነው እንግዲህ ዛሬ ደግሞ አሁን 8 ሰዓት ላይ ጀርመን ኩራሶ ከምትባል ሀገር እንግዲህ አዲስ ናት ብዙም
0: ስማን ብዙ አንሰማ ምናልባት ዛሬ ጀርመንን ካሸነፈች ንግዛት ወጣ ይሆናል
1: አይመስለኝም እኔ ጀርመኖች በጣም ጠንካሮች ናቸው እንግዲህ ግን እንዳልሽው የኳስ ሁኔታ
0: አይታወቅም
1: ከሷ ጋር
0: ምን አከባቢ ርቃማት ብዙ ማትርቅ ደሴት እንደሆነሽ ነው የሚነገረው
1: አዎ እንግዲህ ጠንካራ ነው ጀርመን ቢራይ ቡድን ዘም 11 ሰዓት ላይ ደግሞ ሆላንድ ወይም ኔዘርላንድ ከጃፓን ጋር ይጫወታሉ በተለይ የሁለቱም ሀገራት እግር ኳስ ቡድኖች ጀርመንና የኔዘርላንድ በጣም ጠንካሮች ናቸው የጃፓንና የኔዘርላንድ ጥሩ ፍክክር ያሳያሉ ተብሎ ይገመታል ለሊት ደግሞ አይቮሪ ኮስት ከኢኳዶር ጋር 2 ሰዓት ላይ ለሊት ያው እንግዲህ ቀላል አይደለም ስዊድን ከቱኒዚያ ደግሞ 5 ሰዓት ላይ ይጫወታሉ ከዛ ነገ ምሽት 7 ሰዓት ላይ ስፔን ከኬፕ ቨርዴ ጋር ይጫወታሉ ዘም 10 ሰዓት ቤልጅየም ከግብጽ ጋር ይጫወታሉ እንደዚህ ያለ ይቀጥላል እንግዲህ በተሳትፎ ደረጃ እንደ ብራዚል ጀርመን አርጀንቲና ጣሊያን ያሉ ሀገራት በአለም ዋንጫ በመሳተፍም በመውሰድም የተሻለ ሁኔታ እና ያላቸው ብራዚል 5 ጊዜ ወሰደችናት ጀርመንና ጣሊያን 4 ጊዜ ወስደዋል እንግዲህ ጥሩ ሁኔታን ያመጣሉ ተብሎ የሚጠበቅ ነው ግን ብራዚልን ትላንት አይተናል አጀማመሯ ጥሩ አይደለም
0: አፍታ ይኖራል አይታወቅም ሰርፕራይዝ
1: ሌላው በ2026 ዓመተ ምህረት ፊፋ ዓለም አቀፉ የእግር ኳስ ማህበር ምርጥ ብሔራዊ ቡድኖች ብሎ የሰየማቸው አሉ አንድ አምስቱን ስንጠቅስ ፈረንሳይን መጀመሪያ አስቀምጧታል ፊፋ ከዛም ስፔን ከዛም አርጀንቲና አራተኛ ላይ እንግሊዝና ፖርቱጋል አስቀምጧቸዋል እነዚህ ማህበራት ጥሩ ግምት እየተሰጣቸው ነው ያለው። እንግዲህ ግን እንደ ሞሮኮ አይነቶች እንደ ትላንት ነው ከተጫወቱ ሌሎች ሀገሮችም ራሱ ካታር ያሳየችው ፉክክር ከፍተኛ ስለሆነ እንደው ይህን ማጣሪያው አልፈው ወደ ሁለተኛው ዙር ማለትም እንግዲህ ከ48ቱ ሀገራት ወደ 24 ሲቀሩ ነው የበለጠ
0: እየመጣ ያኔ ነው እንዳልከው የበለጠ የሚስመው በጉጉትም ሰው ብዙ የሚከታተለው እንግዲህ እንቅልፉንም ተወው ምንም አለ አስቸጋሪ ነው ሰዓቱ እንዳልከው
1: ነው
0: ጥሩ ነው ጥሩ እንግዲህ እንከታተላለን
1: መልካም እድል
0: ወደሚቀጥለው ዝግጅት እንላለን።

Agar hin ok. Azaga jinna krabi isha yaudakum. ክብራትና ክብራን አድማጮቻችን በየሳምንቱ አገር ንወቅ የሰኞ ፕሮግራም እናቀርባለን። ለመሆኑ አገር ንወቅ እና ጽዮናዊነት ማለት ትርጉሙ ምን ማለት ነው? ይህን ቃል ሁሉም ያውቃል የሚል እምነት አለን። ያንሆነይህ የሀገር ዕውቀት አገር ንወቅ ማለት በእስራኤል ባህል ውስጥ የረጅም ጊዜ ታሪክ ያለው ጽንሰ ሐሳብ ሲሆን ቀጥተኛ ትርጉም ሀገርና ከአባት ቅድመ አያት ከልጅ ልጅ የተላለፈ የትውልድ ሀገር ማወቅ ማለት ነው። ነገር ግን በተግባር ከዛ የበለጠ ጥልቅ ለልጅ ልጅ የሚሻገር ጠቃሚ መሰረት ትምህርታዊ ዕውቀት ነው። ይህ ጽንሰ ሐሳብ በርካታ ዘርፎችን የሚያጣምር ሲሆን ሀገርህን በእግር ጉዞ በሽርሽር ማወቅ የሚለውን አካድ ያንጸባርቃል። ዋናውና ክፍሎቹም የሚከተሉት ናቸው። አንደኛ፣ ዘርፈ ብዙ ውህደት የተለያዩ ዘርፎች ጥምርት። የሀገር ዕውቀት የሀገሪቱን ካርታ ማወቅ ብቻ ሳይሆን ሰፊ የሆኑ የትምህርት መስኮችን ያካትታል። ጂኦግራፊና የቶፖግራፊ የሀገሪቱን ክልሎች፣ መልክዓ ምድር ገጽታዎችን፣ ተራሮች፣ ሜዳዎችን፣ ወንዞችን፣ ሸንተረሮች፣ በረሃዎችና የውሃ አካላትን ማወቅ። ታሪክና አርኪኦሎጂ የከርሰ መሬት ምርመራ፣ የታሪካዊ ቦታዎችን፣ ጦርነቶችን፣ የኦሪት መጽሐፍ ቅዱስ ታሪክን እንዲሁም የጽዮናዊነትና የሰፈራ ታሪክን መረዳት። ጽዮናዊ ወይም ጽዮናዊነት ጽዮናዝም የሚለው ጽንሰ ሐሳብ በይሁዳ ሕዝብ ታሪክ ውስጥ በዘመናዊ ሕይወት ላይ ያለው ከፍተኛ ተጽዕኖ ካላቸውና በጣም ጉልህ ከሆኑ ታላቅ አንዱ ነው። በቀላሉ ሲቀመጥ ጽዮናዊ ማለት ጽዮናዊነት የሚደግፍ ሰው ማለት ሲሆን፣ ይህም የይሁዲን ሕዝብ ወደ ታሪካዊቱ ሀገሩ ወደ እስራኤል ምድር ከስደት ተመልሰው የራሱን ነጻና ሉዓላዊነት መንግስት እንዲመሰርት የሚጥር ታጋይ ብሔራዊ ንቅናቄ ነው።

ይህንን ትርጉም በጥልቀት ለመረዳት ታሪካዊና አስተሳሰባዊ ይዘቱን በሚከተሉት ነጥቦች ክፍሎች ማየትም ይቻላል። መነሻውና ስሙ ጽዮናዊነት የሚለው ቃል የመነጨው ጽዮን ከሚለው ቃል ነው። ይህ ቃል በመጽሐፍ ቅዱስ በኦሪት መጽሐፍ ለኢየሩሳሌም ከተማና ለአጠቃላዩ ለእስራኤል ምድር የተሰጠ ጥንታዊ ስም ጽዮናዊ ነው። ባለፉት 2000 ዓመታት የይሁዲ ሕዝብም በስደትም ጋሉት በነበረበት ዘመን ጽዮን የሚለው ቃል ወደ ቀድሞ የአባቶቻቸው የምድር ለመመለስ ያላቸውን ጥልቅ ናፍቆትና ተስፋ የሚገልጽ ምልክት ነበረ። ሁለተኛ፣ ጽዮናዊነት አብዮት፣ ከሃይማኖት ወደ ብሔራዊትነት። ሁለተኛ፣ ጽዮናዊነት አብዮት፣ ከሃይማኖት ወደ ብሔርተኝነት። ለሁለት ሺህ ዓመታት ይሁዴ ሕዝብ ከእስራኤል ምድር ጋር የነበረው ትስስር በዋናነት ሃይማኖታዊና መንፈሳዊ ነበረ። በጸሎት በበዓላትና በትእዛዛት የሚገለጽ ነገር ግን በ19ኛው ክፍለ ዘመን መገባዳጃ ላይ በአውሮፓ የብሔርተኝነት ስሜት ሲቀሰቀስና በይሁዶች ላይ የሚደርሰው ስደትና ጥላቻ አንቲሴሚቲዝም ሲበረታ ትልቅ ለውጥ መጣ። ዘመናዊ ጽዮናዊነት በቴዎዶር ሄርጼል እና በሌሎች መሪዎች አማካይነት ያንን የቆየውን ሃይማኖታዊ ናፍቆት ወደ ፖለቲካዊና ተግባራዊ የሥራ እቅድም ቀየረው። ጽዮናዊ መሆን ማለት ታምር እስኪፈጠር መጠበቅን ማቆምና እድልን በራስ እጅ መያዝ ሆነ። ይህም ወደ እስራኤል ምድር ከስደት መመለስ ማይግሬሽን፣ መሬት መግዛት፣ ረጋጋማ ጭቃማ ቦታዎችን ማድረግ፣ የዕብራይስጥ ቋንቋን በዕለት ተዕለት ሕይወትን ማደስና የመንግሥት ተቋማትን መገንባት ማለት ነበረም። ሶስተኛ፣ ጽዮናዊነት አስተሳሰብ። ምሳሌዎቹም በይሁዲ ሕዝብ ዘንድ ጽዮናዊ መሆን በሚከተሉት መሠረታዊ መርሆች ላይ የተደገፈ ነው። የራስን ዕድል በራስ የመወሰን መብት። የይሁዲዎች ሃይማኖታዊ ቡድን ብቻ ሳይሆኑም እንደ ማንኛውም ሕዝብ የራሳቸው መንግሥት ሲኖራቸው የሚገባ ብሔር ኔሽን ናቸው የሚል እምነት። ደህንነቱ የተጠበቀ ብሔራዊ ቤት። የእስራኤል መንግሥት የይሁዲን ሕዝብ ራስን በራስ መከላከል የሚችልበት በዓለም ላይ ብቸኛው አስተማማኝ ቦታ ነው የሚል አመለካከት በተለይም ከሁለተኛው የዓለም ጦርነት የይሁዳውያን ጭፍጨፋ በኋላ ያለው መማር ወደፊት እንዳይደገም። የስደተኞች ስብስብ ጋልዮት፣ ቂቡስ ጋልዮት፣ በዓለም ዙሪያ የሚኖሩ ይሁዳውያን ወደ እስራኤል የማምጣትና የመቀበል የማስተናገድ ከፍተኛ ፍላጎትና ግዴታም። አራተኛ፣ ጽዮናዊነት ትርጉሙ በዛሬው ጊዜ መንግሥት ከተመሠረተም በኋላም እንደ አውሮፓ ዘመን አቆጣጠም በ1948 ዓመተ ምሕረት ዋናው ግብ የእስራኤል መንግሥት መመስረት መቋቋም ከተሳካ በኋላ ጽዮናዊ መሆን የሚለው ትርጉም አዳዲስ ምልክቶችን ይዟል። ይህም በእስራኤል ውስጥ በሚኖሩትና በውጭ ሀገር በስደት በሚኖሩት ይሁዲዎች መካከል በየፈናው ይገለጻል። በእስራኤል ውስጥ ለሚኖሩ ይሁዲዎች ጽዮናዊነት ማለት አገሪቱን መገንባት ማልማትና መጠበቅ

mal at nom yhem bota drawim be bihrawi agal glot masatav lemahabara sabu astwaso mabarkat yagritun yudawinam demokrasiawi bahari tabqo maqoyet indihom ekonomiwan bahalwan matnakar malmatnom በውጭ ሀገር ወይም ዳያስፖራ ለሚኖሩ ይሁዲዎች ጽዮናዊነት ማለት የእስራኤልን መንግስት ከሩቅ መደገፍ ማለት ነው። ይህም በገንዘብ እርዳታም በዲፕሎማሲያዊና ጥበቃ ሀገሪቱን በመጎብኘት የዕብራይስጥን ትምህርትን በማስፋፋትና በሀገሪቱ ውስጥ ከሚከናወኑ ነገሮች ጋር ጥልቅ ስሜታዊ ትስስር በመፍጠር ይገለጻል። ዛም በዚህም በሀገር ውስጥም በውጭ ሀገርም ያለውን ግንኙነት አማጠናከርም። በይሁዲ ህዝብ ዘንድ ጽዮናዊ ማለት የእስራኤልን መንግስት የይሁዲ ብሔራዊ ባህላዊና መንፈሳዊ ህይወት ማዕከል አድርጎ የሚመለከትና የይሁዲን ህዝብ በእስራኤል ምድር ላይ የራሱን ብሔራዊ ቤት የመጠበቅና የማልማት መብትን ግዴታም እንዳለው የሚያምን ሰው ነው። አገርህን ወቅ በሚለው ፕሮግራም መሰረት በሀገሪቱ ውስጥ ስለሚገኙ አጽዋት እንዲሁም እንስሳት ለእስራኤል ምድር ልዩ የሆኑትን የዱር አበባዎችና የበረሃ እንስሳትን ማወቅ የስነ ማደር አካባቢ ጥበቃ የአካባቢ ጥበቃ ስርዓቶችን መረዳትን የተፈጥሮ ሀብትን መንከባከብ ማወቅ የትምህርታዊና ጽዮናዊ ጠቃሚ ነገሮቹም በይሁዲና በጽዮናዊነት ታሪክ ውስጥ የሀገር እውቀት በእስራኤል ህዝብና በምድሯ መካከል ያለውን ትስስር ለመፍጠር እንደዋና መሳሪያ ይታያል። ዋናው አስተሳሰብ አገርን መውደድ የሚመነጨው እሷን ከማወቅ ነው የሚል ሲሆን አንድ ሰው በአገሪቱ ውስጥ በተጓዘ የተዘዋወረ በሽርሽር መንገዶቿን ታሪኳና መልካ ምድሯን ማወቅ ቁጥር ለእሷ ያለው ስሜታዊ ትስስርና የባለቤትነት ስሜትም እየተጠናከረ እየጎለበተ ይሄዳል። ተግባራዊ ትምህርት የእግር ጉዞም የሀገር እውቀት አንዱ ትልቅ መግለጫ በተሞክሮና በተግባር ላይ የተመሰረተ ትምህርት መሆኑ ነው። እውቀቱም ከመጽሐፍት ብቻ ተነቦ የሚገኝ ሳይሆን በሜዳና ላይ በአጠቃላይ በሀገሪቷ በሚገኙ በሚደረጉ ጉብኝቶችና ፍለጋዎችን አቅጣጫውን ሁሉ የማወቅ የእግር ጉዞ የሚቀሰም እውቀት ነው። የሀገር እውቀት በአሁኑ ጊዜ ዛሬ ይህ ጽንሰ ሀሳብ በተለያዩ ማዕቀፎች ውስጥ ይንጸባረቃል። በትምህርት ስርዓተ ውስጥ በብሔር ማህበረሰብ ትምህርቱም አጠቃላይ በሀገሪቷ የሚገኙ ነገሮችን ሁሉም በደንብ መረዳት ማወቅን ያስችላል። በእስራኤል መከላከያ ሰራዊት መኮንኖችና ወታደሮችን በሀገር ፍቅርና በጋራ ኃላፊነትን ለማነጽ ለምሳሌ በኢየሩሳሌም ወይም በታሪካዊ ቦታዎች የሚሰጡ የትምህርት ስልጠናዎችን በትርፍ ጊዜ ባህል በእስራኤል ውስጥ የዳበረም የጉዞ ባህል ከእስራኤል መንገድ ወይም ሽርሽር በማድረግ የእግር ጉዞ ጀምሮ ሀገርን ማወቅም የትርፍ ጊዜ ማሳለፊያ ወይም ሙያ እስካደረጉ የተፈጥሮ አፍቃሪዎችን ፎቶግራፍ አንሺዎችን በመሳሰሉ ብዙ ነገሮችን መማር ይቻላል። የተከበራችሁ አድማጮቻችን በዛሬው ሳምንታዊ ዝግጅት ስለ አገርህን ወቅ ማንነቱን ምን ትርጉሙ ምን እንደሆነና እንዲሁም ጽዮናዊነት ማለት ትርጉሙ ምን እንደሆነ ያው ተጨማሪ እውቅና ለመስጠት በሚል ይህን ዝግጅት አቀረብን። ዛሬው ሳምንታዊ ዝግጅት እዚህ ላይ አበቃ። በሚቀጥለው ሳምንት በቸር ያገናኘን። ደህና ቆይታ።

0: የተከበራችሁ አድማጮቻችን እንግዲህ ቃለ ምልልስ እናደርግበት ሰዓት ነው። ወርቅነሽ አሁን ካቶ አዱኛ ዳምጤ ጋር ቃለ ምልልስ እናካሄዳለን። አቶ አዱኛ ኢትዮጵያ የሚጠባበቁ ቤተሰቦችን ለማስመጣት የሚንቀሳቀስ ግለሰብ ነው። ዝምታ ይብቃ የተሰኘ ድርጅት እንዳለው ነው። ካሁን በፊትም ቃለ ምልልስ አድርገንለታል። እስኪ ወደ እሱ እንለፍና ያለውን ሁኔታ ምን እንደሚመስል እንነጋገር። ጤና ይስጥልና አቶ አዱኛ።
1: ጤና ይስጥልን። ደህና ዋላችኋል?
0: እኛ ደህና ነን። አንተ እንዴት ነህ?
1: እግዚአብሔር ይመስገን። ደህና ናችሁ? እንዴት አላችሁ?
0: ደህና።
1: ለአንተም እንዲሁም ለወርቅነሽ ድል አድማጮቻችን ሰላም ብያለሁ።
2: እናመሰግናለን። እኛም ሰላም እንላለን።
0: ሰላም ጥሩ። እንግዲህ አንተ ጋር የምንነጋገረው ኢትዮጵያ የሚጠባበቁ ቤተሰቦችን በተመለከተ ከአሁን በፊትም ያው ቃለ ምልልስ አድርገናል። እንቅስቃሴ ስታደርጉ እንደቆያችሁ ነው። የት ደረሰ? አሁን ቤተሰቦች በየጊዜው ይጠይቁናል። አንተንም ሆነ ጋቢ ወርቁ እንጠይቃለን። የእናንተ አሁን ዝምታ ይብቃ፣ ዝምታው በቅቶ ውጤት መጥቷል ወይ?
1: አይ ዝምታው በቅቶ ውጤት አልመጣም፣ ግን ትግል ላይ ነው ያለው።
2: ዝምታው በቅቶ ዝም ተብሏል? እንዲ አቶ አዱኛ ዝም እኮ አልተባለም።
1: ዝምታ ማለት ዝምታ ይብቃ ማለት እንግዲህ ከአሁን በፊት የነበረው ሁኔታ ይብቃና እንግዲህ ሁሉም በአንድ ላይ በመሆን ለማህበረተሰባችን እንታገላለን የሚል ነው እና አሁን ትግሉ አላበቃም፣ ዝምታውም አላበቃም፣ ይቀጥላል ማለት ነው። በእርግጥ ብዙም የሰራው አለ። ይህንም ደግሞ ካስፈለገ መዘርዘር ይቻላል፣ ማስረዳት ይቻላል።
0: ምን ሰራችሁ? አሁን እኛ በየጊዜው ይጠይቁናል ሰዎች። እንደናንተ በድርጅት ወይም በሞታ ሆኖ የሚንቀሳቀሱ አካላትን ለመጠየቅ ጥረት እናደርጋለን። እያንዳንዱ ቀሩብን፣ እየተሰራ አይደለም ይሉ አሉ። እና ምን ሰራችሁ እስካሁን እናንተ?
1: እኛ የሰራ ነው ለእኛን በሀገር አቀፍ ደረጃ ለወከለ ማህበረተሰባችን የታገል ነው ትግል። እኛ አሁን ተተመረጥን እና በሀገር አቀፍ ከተደራጀነ ይኸው ግማሽ ዓመት እየሆነ ነው። ከዚህም ደግሞ እንግዲህ የሰራናቸው ስራዎች እኛ ተወከልነ በኋላ አንደኛ እንዲያው መጀመሪያ ስራ የተሰራው ያው የሃይማኖት አባቶችን ካህናትና ራባናትን አዋህዶ በአንድ ላይ አድርገው ትልቅ ፎርም በመክፈት ለማህበረተሰባችን ኢትዮጵያና አዲስ አበባ ያለውን ችግር መፍትሄ ለማምጣት በመንግስት ደረጃ ነው። ይሄን አድርጓል። ከዚያ ከአንድ እስከ ስምንት ያላነሰ ደብዳቤ ለተለያዩ ሚኒስትሮች ተጥፏል። በሶስተኛ ደረጃ ራሱ በ14 ቀን ባለፈው ወር በነበረው ከመንግስት ጋር ግንኙነት 3 ገጥ የያዘ የህዝባችን ችግር በማንጠባረቅና መፍትሄ ይገኝ የሚል ለመንግስት በእጁ ሰጥቻለሁ። ይህም ደግሞ ሁሉ ያየው የሚመሰክረው ነገር ነው። ይህ ነው ያለ። አሁንም
2: ለመንግስት ማለት ለማን ለነማን?
1: ናታንያውን በተገናኘንበት ጊዜ ለየወፁ ለሱ ለጸሐፊው በእጁ ሰጥቼዋለሁ። ለሱ ተሮሻሜም ሸላው ተቢሮ ማለት ነው።
2: ምን እንዴት ነው የተገናኛችሁ? ጠቅላይ ሚኒስትሩን ቀጠሮ ይዛችሁ እንዲህ አይነት ችግር አለብን እንገናኝ ብላችሁ ነው? በስርዓት ቀጠሮ ተይዞላችሁ ነው የተገናኛችሁ?
1: እኛ እሱን ልክ አሁን እንደምትይው ወርቅነሽ ብዙ ጊዜ ስንጠይቅ የነበረውም በደብዳቤውም ተጠቅሶ በሁሉም ደብዳቤ ይገኛል። ይሄ ነው ግን መንግስት ዛሬ ባለበት ሁኔታ ምንም የአንድ ሰዓም ሆነ የሁለት ሰዓም ሆነ ጊዜ ሰጥቶ ቀጠሮ ሰጥቶ ሊገናኘን ምንም አልቻለም። ሆኖም ግን በዚያው ለታ የእኛ በሱዳን የሞቱትን የምናስታውስበት ቀን ነበረ። በዚያ ተገኘ። በአጋጣሚ ያዛንዛ እገናኛለሁ የሚል 2 ቀን ብሎ ምልክት ደረሰን። ከዚያም እኛ ያው በመደራጀት የመግቢያ ፍቃድ ያለው በማዘጋጀት እንግዲህ ገብተናል፣ ተገናኝተናቸዋል።
2: ጠቅላይ ሚኒስትሩ ቢሮ
0: ምን መልስ ተሰጠ?
1: እሱ ያለ እሱ የሰጠነ መልስ አኒ መቢን እኔ ይገባኛል ችግር እንዳለ በኢትዮጵያ ዳይ አኒ መቢን አናኑ ንፋል አሁን ዛንዛ ሊቀ ካህናት ቄስ ብርቁ ዛዲያ እንዴት ያለ መልስ ነው? እንዴት ነው ህዝቡ ተዚያ እየተቸገረ ነው ያለ፣ እየሞተ እየተያዘ እየተጠለፈ ነው ያለው፣ ጉቦ ክፈሉ እየተባለ ህዝቡ ዛሬ በጣም መስቆቃ ላይ ነው ያለው እና ይህ ነገር ቢበቃ ምን አለ መንገዱ ቢከፈትና ወገኖች ቢመጡ ብለው ጠየቁ። እኔ ይገባኛል፣ በደንብ ነው የሚረዳኝ፣ ይገባኛል። ስለዚህ ደግሞ አቴሜ ወዲም ተማን ጋር እኔ እንትን እንደምል ነው ያለ። ማለትም ተማን ጋር አለው ኤምሳራው ጻራው አኒ ፋሪ ለላህም ሙድ ሰራው ሰር ነው ያለ ዘንድ
2: ይሄ ማለት እንግዲህ ወደ ሰራው ጻር ከሆነ የገንዘብ ሚኒስተር ነው የገንዘብ ጥያቄ ነው
1: አው እሱ ነው እንግዲህ ይኸውልሽ አንድ ነገር አሁን መንግስት መወሰን ይወስናል ግን ባጀት ጭምር መርከዝ ግሪጣ ተቀላልና መስተንግዶ የሚሆኑ የቤት መግዣ ሁሉም ነው የክምና ሁሉም ነው ታስቦ ከዛን ዛ ነው እንግዲህ ውሳኔ ተሰጥቶ ወገናችን ይመጡት
2: ግን አቶ አዱኛ መንግስት እኮ ውሳኔ ሲወስን ከውሳኔው ጋር አብሮ በጀት ነው የሚወሰን መንግስት ውሳኔ ያለ በጀት እኮ አይወሰንም መንግስት ወሰነ ማለት በጀት ማለ ማለት እኮ ነው ስለዚህ መንግስት ከወሰነ በጀት አጣ ነው የሚባል ነገር የለም ከተወሰነ በጀትም አለ
1: አለ እኔ እኮ ምልሽ እኮ አሁን እኮ ያሱ እኮ ያለው መወሰኑ ችግር የለም ግን ተማን ጋር ነው እንደመዋጋ ማለት እንግዲህ መዋጋት ሲል ያው እንግዲህ ገንዘብ አለ የለም ይሁን አይሁን ነው ይሄንን ነው እንትን ለማድረግ ልሻክ ነው ያወጡ ነው እንጂ
0: እንደላለን ቃላት እኮ ይገባል አሁን አቶ አዱኛ ቃል ይገባል እና መጣቻለን ይገባናል ይባላል አሁን አንተም እንደዚህ በሁለት ሶስት አቅጣጫ ነው ያላችሁ አንተም ሌሎችም سنጠይቅ የሚመለሱልን እንዴ የሰራነ ነው ግን ዜጎቹ አሁንም ኢትዮጵያ ውስጥ መጠባበቃቸው 30 20 አመት ማስቆጠራቸው እየጨመረ ሄደ መፍቴው መጨረሻ ምንድነው ነው ማንን እንዴት አሰባስቦ ነው እንደዚህ ሰዎች ችግር መፍቴ ማምጣት የሚቻለው ነው አሁን እኛም ራሱ አሁን ሰዎች ሲደውሉልን ቤተሰቦቻችን ቀሩ ሲሉ በእውነት ለመመለስ እንኳን በጣም ይከብደናል ምንም መልስ ባንሰጥም አስገብተን ስሜታቸውን እንረዳለን
2: እኛ መቼም መልስ ተጫካልም አይደለንም ያው ያለውን መረጃ ለማገናኘት ነው አሁን እንግዲህ እናንተም አቶ አዱኛ እንደ ድርጅት ተደራጅታችሁ በአገር አቀፍ ደረጃ እየሰራችሁ ነው በጣም በሚያሳዝን ሁኔታ የተለያየ ድርጅት አለ ይሄን እንተው መቼም ጥሩ ባይሆንም ይበረታታ ባይሆንም እንግዲህ ሁሉም ድርጅት ለማስመጣት ስለሆነ እየሰራችሁ ነው ስሩ በያላችሁበት ግን እናንተ ደግሞ ተደራጅታችሁ እንደ ኃላፊ ሆናችሁ የህዝቡን ችግር ይዛችሁ ስትሰሩ በጠቅላይ ሚኒስትሩ ዙሪያ በመንግስት ዙሪያ ያሉትን ቅርብ ሰዎች የማወቅ እድሉ አለ ሰፊ እድል አለና ከነሱም ጋር ተገናኝታችሁ ስለምትሰሩ እንደው በእውነት አሁን ይህን ኃላፊነት ይዛችሁ በምትሰሩበት ጊዜ የኛ ማህበረሰብ በጦርነት እንኳን ምን ያህል መስዋዕትነት ሲከፈለ ቁጥራችን አንጻር ብዙ ነው ይባላል ብዙ ነገር አለ እናት እዚህ ሆና አንድ ልጇን ቀብራ ሌላ ልጇ ደግሞ ኢትዮጵያ ላይ ይጠብቃል እዚህ አንዱ ልጇ በጦርነት ሞቷል አሁንች እናት ሁለት ጊዜ ማልቀስ የለባትም እዛም ለቀረው ልጇ እዚህም ደግሞ ለተቀበረው ልጇ ለሀገር ሲል መስዋዕትነት ለከፈለው እንዲህ አይነት ጥያቄዎች እውነት አሁን ለመንግስት በእኛ በኢትዮጵያ ቤተስራኤላን ተወካዮች ዘንድ አሉ አንድ ሁለት ሶስት እንግዲህ ከዛም በላይ ግድ የክነሴት አባል መሆን የለበትም ይቀርባሉ ብለ ታምናለህ ወይ ጥያቄው በተከታታይ እንዲህ አይነት ችግር አለ ይሄ ችግር መፈታት አለበት እኛ ይሄን ችግር ለመፍታት ነው የህዝባችን ተወካይነን እዚህ በመንግስት ዙሪያ ያለ ነው ብሎ በተከታታይ ጥያቄውን ያቀርባሉ ብለ ታምናለህ
1: እኔም አምናለሁ ለምን ብትይኝ አሁን ለምሳሌ አሁን የኛው ሶስት የፓርላማ አባላቶች አሉ ማንም ሆነ ማንን በለው ለወገኖቻቸው ጉዳይ በሚገኙበት ቦታና ተሳትፎ በሚያደርጉበት ባዳ ነው ምልሽ በእውነት ነው ምልሽ ሳይጠይቁ ስለዚህ ነገር ሳይናገሩ ይሄዱት የለም እኛም ቢሆን አሁን ወደ ባዳ በመቅረብ ሶስት ጊዜ ወደ ባዳ በመቅረብ ሚኒስትሮችን እንደዚህ በመወያየት በመገናኘት ያልተጠየቀ የለም ችግሩ ያለው ወት ላይ ነው ልንገራችሁ መንግስት አይደለም ችግራችን ያለ ሳራ ቅሊጣና የመስራዳትን ሚኒስትሩ እነዚህ ናቸው
0: እነሱ የመንግስት አካል አይደሉም ወይ
1: ናቸው አሁን የኔ ጥያቄ ያለው ተመንግስት ጋር መጠየቀው መንግስት የገዛ 61 ማንዳትን ለማግኘት መንግስት ለማቋቋም ሲል የተለያዩትን ፓርቲ አሰባስቦ መንግስትነቱን ያቋቁማል እና አሁን እነዚህ እምቢ ሲሉ እነዚህ ስለኛ ወገን ዙረና እናየም ሲሉ እሱ ይህንን የመወሰንና የማጥቃት መብት አለው የለም ነው
2: መንግስት እንግዲህ እነዚህ ሚኒስተሮችን ካላሳመነ ትዕዛዝ መስጠት ካልቻለ
1: ገንዘብ ታጥቷ የለም ጦርነት ማደል ኮሮና ማደል ምንም አይደል አሁን ያለው ምንድን ነው እነዚህ ሁለት ሚኒስትሮች ነው ምላችሁ የእኛን ማህበረተሰብ ጉዳይ የሚመለከታቸው አንድን ጊዜ ታክሲብም ሆነ ማንኛውም ነገር ሲሆን ይሄ ነው ብለው አሁን እያንዳንዱ በየማክለቀው ታክሲ ባለው ድርሻ አለው እነሱ ስለኛ ተባዳው ተናገሩ የምስረዳብንም የምስረዳ ቅሊጣ ተባዳው ቀረቡ ተናገሩ አለነ ቁጭለናል አሁን እነሱ ጋቢም ነበር ተናግረዋል እኛ ሚኒስትሩም ሆነ መንግስት ወራት አልሰጠንን አለች
0: አሁን ጨዋታው 8 ሰዓት የጀርመንና ክራሶ ጋር የ

0: ሊጀመር ሁለት ደቂቃ ነው ቀረ
1: ኩራሶ ተቆረ ያለ ሰዎች ይበዛሉ ከደጋፊዎቻቸውም ከተጫዋቾቻቸውም እንደወደ አፍሪካ አይደሉ ይመስላሉ እስኪ ማንኛውም ያቸዋለን እሺ አው መልካም እድል
0: እሺ መልካም ነገ ጧት እንገናኛለን መልካም ለይት